0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም የተከበራችሁ አድማጮቻችን እንደምን አደራችኋልን ነው ለተ አርብ ጧት ስርጭታችን ይዘንላችሁ ቀርበናል። ከዛ በፊት ግን ዛሬ እለቱ እንደብራዮን ዘመን አቆጣጥር ዮም ዮም ሽሽ ዩትሳይን በአቭ ሄታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጥር 31 ጁላይ 31 2026 እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሐምሌ 24 2018 ነው። የቴክኒክ ባለሙያችን ናቲ ብላንኬት ስቱዲዮ ትረኛ የቸው ባየ ነኝ። ስርጭታችን እንደተለመደው እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ሲናይ ኖረናል። በማከታተልም ጋስቶች ላምፓቢያን ዛሬ ምን ይዘው ቀረቡ ሚሉት እንደመለከታለን። ከዛም በማከታተል ወቅቱን የተመለከተ የዜና ትንታኔና የስልክ ውይይት ይኖረናል። ሁሉንም ሰዓታችን እንደፈቀደልን በሰዓቱ ይዘን ቀርባለን። እናንተ ግን እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው ወስዳችኋለን። በቅድሚያም አርስተ ዜና። ፕሬዚዳንት ዶናልድ ትራምፕ የሰላም ኮሚቴው ታሪካዊ ስምምነት ደረሰ ሲሉ አስታወቁ። መከላከያ ሰራዊት በደቡብ ሊባኖስ የሚያደርገውን እርምጃ እንደቀጠለ ነው። በአረብ እስራኤላውያን መካከል ያለው አምባጓሮ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ፕሬዚዳንት ዶናልድ ትራምፕ የሰላም ኮሚቴው ታሪካዊ ስምምነት ላይ ደርሰዋል ሲሉ አስታወቁ። እንደሚታወሰው በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ ወራቶችን አስቆጥሯል። ነገር ግን እስካሁን ድረስ ሐማስ የተኩስ አቁም ስምምነቱን በማፍረስ በተለይ በሁለተኛው ዙር የተኩስ አቁም ስምምነት ከመግባት በፊት የታጠቀውን መሳሪያ እንዲያስረክብ ወይም እንዲያወርድ ስምምነት ላይ ደርሶ እንደነበር የሚታወስ ነው። እስካሁን ሐማስ ይህን ሳይቀበል ቀርቷል። በትናንትናው ዕለት ግን በደረሰው ስምምነት ሐማስ መሳሪያውን እንደሚፈታ፣ ሌሎችም የሐማስ በአዛ ውስጥ ያሉ ሌሎች ታጣቂዎችንም ጨምሮ መሳሪያቸውን እንደሚያስረክብ አስታውቋል። ይህ ስምምነት የእስራኤልን ሰላም ይጠብቃል፣ አዛ ከአሁን በላይ ሽብርተኞች መናኸሪያ አትሆንም ሲሉ ፕሬዚዳንት ዶናልድ ትራምፕ ጨምሮ አስታውቋል። እንደ ስምምነቱ ምክንያትም ሐማስና ሌሎች ድርጅቶችም መሳሪያቸውን እያስረክባል ይወርዳሉ። እስራኤልም ቀስ በቀስ ከአዛ ያስገባችውን የተቆጣጠረችውን ቦታ ለቃ ትወጣለች ሲሉ አስታውቋል። ከፍልስጤም ፖሊስ ጋርም ዓለም አቀፍ የሰላም ስምምነት የሚያስከብር ወታደሮች አካባቢውንና ሰላም እንዲያስከብሩ ይሰማራሉ ተብሏል። ሐማስም በዚህ ስምምነት በዚህ ዙሪያ መስማማቱን አስታውቋል። ነገር ግን ሐማስ ከባድ መሳሪያዎቹን እንደሚያስረክብና ቀላል መሳሪያዎቹን ግን ለደህንነቱ ሲል ከራሱ ለማስቆየት እንደ ፍላጎት እንዳለው በዚህም ጨምሮ ተገልጿል። ይህ በዚህ እንዳለ አንድ በግብጽ የሚሰራጭ ጣቢያ እንዳስታወቀው ለዚህ ስምምነት ከመደረሱ በፊት ከሳምንት በኋላ በፊርማ ይረጋገጣል ሲል አስታውቋል። ወደ ስምምነት ከመምጣታቸው በፊት ግን እስራኤል በሁሉም ረገድ በነበረው ስምምነት እንደተቀበለች መረጃ ስትቀበል እንደነበረች አንድ አሜሪካ የሚወጣ ጋዜጣ መግለጹን አስታውቋል። እስራኤልም ይህን ስምምነት ሙሉ በሙሉ እንደምትቀበለው አስታውቃል ሲል ይህ ጋዜጣ አስታውቋል። መከላከያ በደቡብ ሊባኖስ የሚወስደውን እርምጃ እንደቀጠለ ነው። እንደሚታወሰው ሁሉ በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ከአለ ሰንበት በት ብሏል። በዚህ ዙሪያም የተኩስ አቁም ስምምነት አልፎ አልፎ እየተጣሰ ይገኛል። በተለይ ከአንድ ሳምንት በኋላ የሁለተኛው ዙር የተኩስ አቁም ስምምነት ከተደረገ ወዲህ ሂዝቡላ ሮኬት ማስወንጨፉን ቀጥሏል። ሰው አልባ ቀላል አውሮፕላኑም ሂዝቡላ በማስወንጨፍ ቀላል ባለፈው ሳምንት ውስጥ በትናንትና ሁለትም በተለይ በአንድ የእስራኤል መሐንዲስ መኪና ላይም ጥቃት ማድረሱ ተገልጿል። ለዚህ ምላሽ ሲባልም በደቡብ ሊባኖስ የሂዝቡላ የሚጠባበቅበትን የመሰረተ ልማት ማውደሙ ተገልጿል። በተለይ ይህ የወደመው መሰረታዊ ልማት የተባለ የሚጠራው 6 ኪሎ ሜትር ርቀት ያለው ዋሻ ቡንከር እንደሆነ ተገልጿል። ይህንም ከአሁን በፊት እስራኤል ለማፈንዳት ፍላጎት ኖሯት የአሜሪካ መንግስት ግን ይህን አግዶት ቆይቶ ነበር። ይዋሻን በኒውክለር በሰባት ቶን ፈንጂ እንደተረመሰ መከላከያ አስታውቋል። ጠቅላይ ሚኒስትርና መከላከያ ሚኒስትር እንዳስታወቁትም ይዋሻ በተለይ በሰሜኑ የሀገራችን ክፍል ጥቃት ለማድረስ ሂዝቡላ ሲጠቀምበት የነበረው ዋሻ እንደሆነ አስታውቋል። ይዋሻ ከሚቱላ ጀምሮ እስከ ዋሻው ድረስ የስድስት ኪሎ ሜትር እርዝመትና ርቀት መካከል ውስጥ የሚገኝ ዋሻና በዚህ ዋሻ በመጠቀም የተለያዩ ጥቃቶችን በሰሜኑ የሀገራችን ክፍል ሲጠቀምበት እንደነበር ሂዝቡላ አስታውቋል። በአረብ እስራኤላውያን መካከል ያለው አምባጓሮ እንደቀጠለ ሲሆን በትናንት ሌሊት የ22 ዓመት ዕድሜ ወጣት ሌሊት ላይ በካስፋ በተሰኘች የአረብ እስራኤላውያን ገጠራማ ከተማ በጽኑ መቁሰሉ ተገልጿል። ወደ ሆስፒታልም ተደርሶ ሆስፒታል ከደረሰ በኋላ ሞቱ ተወስሯል። በዚህም ክስተት ሌላ ግለሰብም መቁሰሉ ተገልጿል። ክስተቱን ፖሊስ እያጣራ ነው። ነገር ግን ፖሊስ እንዳለው የቤተሰብ አምባጓሮ ሳይሆን እንደማይቀር፣ በተለይ በደም ምክንያት ሳይሆን እንደማይቀር ፖሊስ አስታውቋል። ነገሩን ግን እየመረመረው እንደሆነም ቀጥሏል። የመኪና አደጋ ውድቀት ማድረሱን እንደቀጠለ ሲሆን አንድ በሞተር ብስክሌት ሲያሽከረክር የነበረ ወጣት በጽኑ ቆስሏል። ሌላ ተጨማሪ የ85 ዓመት አዛውንትም አልፎ በሚሄድ በሌላ መኪና ተጎድቶ በጽና መቁሰሉ ታውቋል። የመገን ዳቪድ የመጀመሪያ እርዳታ ሰጭ ክፍልም ቦታው ሆስፒታል በናህሪያ በሚገኝ ሆስፒታል በመውሰድ ሕክምናው እንዲከታተል አድርጎታል። ቀደም ሲል በትናንት ረትም እንዳስታወቅ ነውም በግብፅ ውስጥ አንድ የግብፅ ድሚያት የተሰኘ ቦታ በድሮን መጠቃት ወይም ቀላል ሰው አልባ አውሮፕላን ጥቃት መድረሱ የሚታወስ ነው። ይህም በዜና አቅርበናል። የኢራን የውጭ ጉዳይ ሚኒስትር እንደሚለው ግን ይህም ቀላል ድሮን የላከችው እስራኤል ናት ሲሉ የኢራን የውጭ ጉዳይ ሚኒስትር አርካቺ በጻፉት በማህበራዊ ገጻቸው ላይ አስፍረዋል። ይህም ከእስራኤል ውጭ ሌላ ማንም ሊያደርግ እንደማይችል እርግጠኛ ነኝ በማለት ጽፏል። ይህንም ሁላችንም በመተባበር የእስራኤልን አምባገነንነት ማክሸፍ አለብን ሲሉ ጨምረው ተናግረዋል። በመጨረሻም የአየር ጸባይ ሁኔታ፣ በየሩት ጸባይ ሁኔታ ከነገ ጀምሮ የሙቀቱ መጠን እጅግ በጣም ይጨምራል። በሁሉም የሀገራችን ክፍል ሙቀቱ ይጨምራል ይላሉ። በዛሬ ዕለትም የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 33 ዲግሪ ሴንቲግሬድ፣ ተላቢምና አካባቢዋ 32፣ ሀይፋና አካባቢዋ 31፣ ቢርሰባና አካባቢዋ 36፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ተመራማሪዎች። ክብራትና ክብራን አድማጮቻችን፣ የጠዋቱ የሰዓቱ ዜና እስካሁኑ ነበር።

የተከበራችሁ አድማጮቻችን አሁን ደግሞ ጌስቶች ላምባቢያንም ይዘው ቀረቡ የሚሉት እንመለከታለን። እንደተለመደው አራቱም ጋዜጣ ፊት ለፊት ላይ ይገኛሉ። ሁሉም ቢሆን በተለያየ ርዕሶች የመጀመሪያ ሽፋናቸው ላይ ላምባቢያን ከነ ምስል ፎቶግራፉን ሲይዙ የቀረቡበት ሁኔታ አለ። በእስራኤል ሀዮም ስንጀምር እስራኤላዊን በመጀመሪያ ገልጾ ላይ ያስቀመጠው ቀደም ሲል በዜና የተመለከትኩትም ወደፊት እየተራመድን ያለ ነው። ሐማስ መሳሪያውን የሚያስረክብበት መንገድ በሚል ሱሪያ ያስቀመጠው ጽሑፍ አለ። ከማከታተልም ያው እንግዲህ ዛሬ የዛሬው ጋዜጣ በጣም ብዙ አዳዲስ ዜናዎችን ወይም የቆዩትንም ሳምንቱንም የሚያጠቃልልበት ዜና ይዞ ቀርቧል። መሬድ ኦን ሾ ይላል። በተለይ በአንድ ካምፕ ውስጥ ወታደሮች ካምፓቸውን ጥለው ለቀው ወጡ ይላል። ለምን እንግዲህ ወደኋላ ወደ ውስጥ ገባ ብለን የምንመለከተው ይሆናል። ምርጫ እየተቃረበ ነው። ሶስት ወር ያህል ቀርቶታል። በተለይ አሚት ሴጋል የተሰኘው በሁለተኛው ቴሌቪዥን ጣቢያ ዜና ያው ፓርሻን ወይም አስተያየት የሚሰጥ የራሱን ግምገማ ምልከታ የሚሰጥ እንደሚለው ለሻስ ፓርቲ ማን ነው ድምጻቸውን ከአሁን በኋላ የሚሰጣቸው የሚል ጽሑፍ በሰፊው ያስቀመጠበት ሁኔታ አለ። ታይር ራዳን የሷ ሁኔታስ እንዴት ነው? ማን ነው? በተለይ በዘመን አመጡሽ ኤአይ በተሰኘው ዘመናዊ ወይም በዚህ ግኝት በማስመልከት ማን እንደገደላት ልናውቅ እንችላለን በሚል ዙሪያ የተጻፈ ብዙ አለ። ወደ ውስጥ በምንገባበት ሰዓት እንግዲህ መከላከያ ሰራዊታችን ቀደም ሲል እንደተናገርነው ፕሬዚዳንት ዶናልድ ትራምፕ ሰላም ኮሚቴ ብለው የሾሙት በአዛ እና በእስራኤል መካከል ጦርነቱን ከያስቆሙት እንደሚታወስ ነው። ወደ ሰላም እንገባለን ብሎ በለ የተጀመረውን አሁን ይህ የሰላም ኮሚቴ ስምምነት ላይ ደርሷል። ሐማስ መሳሪያውን ያስረክባል። ሐማስ ብቻ ሳይሆንም ሌሎች ተጨማሪ በአዛ እና በፍልስጤም ውስጥ ያሉ ሽብርተኞች ቡድን በሙሉ መሳሪያቸውን ያስረክባሉ ይላል። ይህ በዚህ እንዳለ መከላከያ ሰራዊት ወይም እስራኤል የምትለው ነገር ደግሞ ምንድን ነው? አዛ ፒሩዝ እስካልሆነች ድረስ፣ ፒሩዝ ማለት እንግዲህ አዛ ከምንም የሽብርተኛ ቡድን ነጻ እስካልሆነች ድረስ እና በምትኩ ሌላ ግለሰብ ሌላ ኃይል መጥቶ እስካላስተዳድር ድረስ አዛን ለቀን አንወጣም የሚል አቋም ይዟል። በአመልካቱ ደግሞ ሐማሶች ቀላል መሳሪያ እንድንይዝ ይፈቀድልን፣ ከአስረከብን ግን የከባባድ መሳሪያዎችን እንጂ ቀላል መሳሪያ ለራሳችን ለመጠበቅ ነው በማለትም የያዙት የነሱም አቋም አለ። እንግዲህ የትኛ ነው ቅርታ ሰላም ከተባለ የመሳሪያ እናስረክባለን ከተባለ እንግዲህ ከባድ መሳሪያ እናስረክባለን፣ ቀላሉን ግን አናስረክብ ነው የሚሉት። እንግዲህ እንደሚታወሰው ጥቅምት 7/2023 ቀላል መሳሪያ ይዘው መጠው ነው ያን ያህል ጥቃት ያደረሱብን። ስለዚህ እስራኤል በዚህ ዙሪያ ምን ያህል ብቁ ናት ወይስ ትቀበለዋለች የሚል ሁኔታም አለ። ይህ በዚህ እንዳለ የረሹት ወይም ራስ ገዝ የፍልስጤም ራስ ገዝ አስተዳደር እስራኤልን በከፍተኛ ሁኔታ እየወቀሱ ይገኛሉ። ለዚህም የሚሉት ሁኔታ እስራኤል ለረሹት ተፈለስቲን ወይም ራስከዝ አስተዳድሩ የምትሰጠውን ገንዘብ አልከፈለችንም፣ በችግር አለ በማለት ይህ በዚህ የሚቀጥል ከሆነ ራስከዝ አስተዳድሩ እንኮታኮታለን በማለት የማስጠንቀቂያ ነገር የጻፉት ወይም የተጻፈ ጽሑፍ አለ። እዚህ ላይ በገንዘብ እጥረት ምክንያት ይህን ሊያጡ እንደሚችሉ እየተናገሩ ይገኛሉ። ኢራኒም ሁልጊዜም ኢራኖች ሁልጊዜም ቢሆን ይዋሻሉ፣ የዋሹም ጊዜ እየገዙን ነው፣ በውሸት እየደለሉን ያስቀምጠውናል በማለት ጠቅላይ ሚኒስትር
ብንያሚን ናታንያው ከፕሬዚዳንት ዶናልድ ትራምፕ ጋር ከነበራቸው ቆይታ በኋላ ተመልሰዋል ወደ አገራቸው ይሄንም ተናግረዋል። ይሄ ማለት እንግዲህ ሲናገሩም ሲገልጹት በተለይ ኢራኖች በዲፕሎማሲው መንገድ የሚናገሩት በዲፕሎማሲው ዙሪያ ከፍተኛ ጫና ማድረግ የሚችሉና የሚያውቁ ናቸው ለንግግር በዚህም ዙሪያ በተለይ በፋርስ ፓርሰላጥ ላይ ከፍተኛ ጫና በማስተዳደር ይህ የሰላም ስምምነት ይያሉ ጊዜ ለመግዛት እንጂ በትክክለኛ ሁኔታ ወደ ሰላም እየመጡ አይደለም በማለት አስተውቀዋል ተናግረዋልኝ። በህም ብዙ ላይ የምናየው በፋርስ ፓርሰላጥዎች ላይ ኢራን የምትወስደውን ጥቃት በሰፊው ያየነው ይላሉ። ይህን በተለይ ሆርሙዝ የተሰኘውን መተላለፊያ ሁኔታም ሳውድ አረቢያ ለቻይና በመጠየቅ ቻይናንም እባክሽን ወደዚህ አካባቢ ፊትሽን አዙሪና በዚህ ሆርሙዝ በተሰኘው ወሽመጥ የመተላለፊያ መርከቦች መተላለፊያ ወሽመጥ ላይ የራስሽን ጫና በመፍጠር ኢራንን ለማሳመት ጥረት አድርግልን በማለት ሳውዲ አረቢያ የጠየቀችበት መንገድ እንዳለም ይነገራል። ሰሞኑን እንደገና እንደ አዲስ ተቀስቅሶ ከሶሪያ ጋር የሰላም ስምምነት ይኖራል የሚል ዜና እየተነገረ ይገኛል። የአህመድ አሽራ የሶሪያው ፕሬዝዳንትም ከእስራኤል ጋር በቅድሚያ የሰላም ስምምነት ማድረግ እንፈልጋለን። ይሄ ማለት እንግዲህ አካባቢን በመጠበቁ ዙሪያ ደህንነት ለመጠበቅ ዙሪያ ስምምነት ማድረግ ቻለ። ከዛ በኋላ ቀስ በቀስ ምናልባት ወደ ቋሚ ሰላም ስምምነት ልንደርስ እንችል ይሆናል የሚል ሁኔታ አለ። በዚህ ዙሪያም እየተናገሩ ያሉትን በተለይ ተጠባባቂ ወታደር ጄኔራል ጌርሾን ሃኮሄን የተሰኙ ሲናገሩ የአህመድ አሽራን መመልከት የሚናገረውን አሁን በሚናገረው ቃሉ ሙሉ በሙሉ መቀበል አያስፈልግም ወይ ማመን አያስፈልግም። በአንድ በኩል ሽብርተኛ ነው፣ በአንድ በኩል ደግሞ ከረባቱን ሰቅሎ ለምዕራብ ሀገራት ልሚጥም አነጋገር ይናገራል። ዞሮ ግን የሽብርተኝነት ስራውን እየቀጠለ ይገኛል። አሁን በሶሪያ ውስጥ የሚወስዱ እርምጃም ትኩረት መስጠት ወይ መገንዘብ ይችላል ይላሉ። ነገር ግን ከሶሪያ ጋር በእውነት ስምምነት የሚደረስ ከሆነ ግን ያላንዳች ቦታ አሳልፎ ሳንሰጥ መሆን አለበት። እንደሚታወሰው ሶሪያዎች ራማታ ጎላንን እስራኤል ትመልስልን በሚል አቋም እንዳላቸው የሚታወስ ነው። ይሄ ደግሞ በጣም አሁን የሚታየው ማቀርበው ደግሞ እጅግ በጣም ትኩረት ሊሰጠውና መሆን የማይገባው ሁኔታ ነው። 100 የሚሆኑ ተዋጊ ጊባቲ የተሰኘው ብርጌድ ውስጥ ተዋጊዎች ካምፓቸውን ለቀው በእግራቸው ጉዞ እንደወጡ እየተናገሩ ነው። ይህ ግባት የሚለው እንግዲህ ሃይማኖተኛዎች ናቸው። ይህንም እንግዲህ ስደተኛን የተሰኘውን በደሮም በደቡብ የሀገራችን ክፍል ያለውን ካምፕ ለቀው እንደወጡ ነው። ከዛ ውስጥም እንግዲህ ባለፈው ብዙ ንግግር የነበረበት ብዙ ውይይት የነበረበት ቦታ ነው። እነኛ 100 የሚሆኑ ወታደሮችም ካምፑን ለቀው በሚወጡበት ሰዓት መሳሪያቸውን ከአንድ ቦታ ደርድረው ካምፕ ውስጥ አንድ ቦታ ደርድረው መሳሪያቸውን አስቀምጠው በእግር ጉዞ እንደጀመሩና ከተወሰነ ሰዓታት በኋላ ግን በስንት ልመና ማለት ይቻላል በዚህ የገጸለ እንደተጻፈው በስንት ልመና ወደ ካምፓቸው እንዲመለሱ ተደርጓል ይላል። የዚህ አይነት ክስተቶች በመከላከያ ሰራዊታችን ቅርታ መከሰቱ እጅግ በጣም የሚያሳዝን ነው። ምክንያቱም በዚህ ከጀመረ ሌላ ተጽዕኖም ሊኖረው ይችላል፣ ቀጣይነትም ሊኖረው ይችላል በማለት በዚህ ጋዜጣ በሰፊው ተጻፈው ሁኔታ ይናያለን። ከዛ በማመልከት የቀድሞው የሁቲሞች ቃል አቀባይ የነበረው ሲናገር ሁቲሞችን ፊት ሰጣችኋቸው ባጭር ጊዜ ውስጥ እነሱን ማጥቃት ወይም ማቸነፍ ይቻላል፣ ነገር ግን እናንተ
እየፈለጋችሁ አይደለም በማለት እስላይ ደግሞ በሰፊው የተጻፈ ጽሑፍ ይገኛል። ይህን ሚለው እንግዲህ የቀድሞ የሁቲሞች ቃል አቀባይ የነበረ ነው። በአሁኑ ሰዓት አይደለም ነገር ግን አሁን እልባት ካልተሰጠ ወደፊት አችሏቸውም በማለት የሁቲሞችን ያለበትን ሁኔታና በምን አይነት መንገድ እነሱን ማቸነፍ እንደሚቻልም እያሳየ ይገኛል። በእርግጥ አሁን ሳውዲ አረቢያ የምታደርገው ጥቃት አለ። በሳውዲ አረቢያ በምታደርገው ጥቃት በምንም አይነት በምንም ተአምር ልታቸንፋቸው አትችልም። ይሄ ጊዜ ከመጨመር ካልሆነ በስተቀር በፍጹም ልታደርጉት ልታቸንፋቸው አትችሉም። እና ካሁንም የልብ ሰጣችሁ እናንተ ናችሁ ሲቦታ ያደረሳችኋቸው በማለት የሚነከር የተናገሩት ሁኔታ አለ። ከዛም በማከታተል ምርጫውን በማስመልከትም በምርጫው ቅስቀሳ ተጀምሯል። በዚህ ቅስቀሳ ውስጥም በተለይ የሊኩድ ፓርቲ ቅስቀሳ በሚያደርግበት ሰዓት አባስ በመተው አሁን ወደ ያኢር ጎላን የዲሞክራቲ ፓርቲ እየተመለሰ ነው የሚል ጽሑፍም አለ። በሳቸው ትኩረት አድርጓል ይላሉ። ያም እንግዲህ ያኢር ጎላን ምናልባት በተቀናቃኝ ፓርቲዎች ትልቁ ፓርቲ ሊሆኑ ይችላሉ የሚል ሁኔታ አለ። ከነዳጅ ዋጋ ወደ የዲኦት ሀራኖት በምንመጣበት ሰዓት ቀደም ሲል የተናገርኩትን በግባቲ ወታደሮች ላይ እነዚህ ወታደሮች መሳሪያቸውን አስቀምጠው መውጣታቸው እጅግ በጣም መነጋገሪያ የሆነ ሁኔታ ነው። ሐማስ በማለት እዚህ ጋዜጣ ላይ የተጻፈ ጽሑፍ አለ። በተለይ ሐማስ ሙሉ በሙሉ ከሌሎች ድርጅቶች ጋር መሳሪያውን እስካላስረከበ ድረስ ሙሉ በሙሉ እስካለቀቀ ድረስ ማመን አይቻልም፣ በዚህ ስምነት ደርሰናል ብሎ መናገር አይቻልም በማለት በዚሁም በሰፊው የተጻፈ ሁኔታ እናያለን። ከዛም የነዳጅ ዋጋ ከስምንት ሸቅል በላይ ላሻቅብ ይችላል። አንድ ሊትር ነዳጅ ከስምንት ሸቄል በላይ ይሆናል ይላል። ይሄ ደግሞ በጣም የሚገርም ሁኔታ ነው። ቀነሳ ስንል እንደገና እንትን እያለ ይመጣል። አሁንም ወደ ውስጥ ገባ ብንበት ሰዓትም ቀደም ሲል በተወያንበት ዙሪያ በዛ ዙሪያ በሰፊው ተጽፎ ያለ ይሄም የሚያሳየው የሐማስ ሁኔታ ነው። ሐማስንና እነዚህ ወታደሮችን በማስመልከት እንዴት ካምፓቸውን ለቀው ይወጣሉ፣ በምን ምክንያት የሚል በሰፊ ተጻፈ ጽሑፍ አለ። ወደ ምርጫ በምንመጣበት ሰዓትም የምርጫው ሁኔታ አሁን እጅግ በጣም እየተፋፋመ የመጣበት ጊዜ ነው በማለት በሰፊው ተገልጾ ይገኛል። ይሄም የሚሆንበትን ምክንያት የምርጫው ሂደት ሁሉም ፓርቲ የራሱን ቅስቀሳ የምረጡኝ ቅስቀሳ እያካሄደ ይገኛል። በዚህ ዙሪያም ሰፋ አድርገን ልንመለከተው ይገባል በማለት የተጻፈ ጽሑፍ አለ። ክብራትና ክብራን አድማጮቻችን፣ እስኪ ላፍታ ቆይታ እናድርግና ተመልሰን ሌሎች ቀሪ ሁለት ሙዚቃ ገጾችን እንመለከታለን።

የተከበራቸው አድማጮቻችን ወደ ጋዜጦች ለንባብን ይዞ ቅርቱን ተመልሰናል። በተለይ ማዕሪብ ላይ በምናየው ደግሞ ምርጫ ቢሆን አሁን መለባን ድምፆትን ይሰጣሉ በሚል ሁኔታ የተደረሰ ጥናታዊ ግምገማ አለ። በዚህ ዙሪያም በሁለት በኩልም ያደረጉት አለ። በጠቅላይ ሚኒስትር ቢንያሚን ኔታንያሁ እና በናፍታሊ ቤኔት መካከል ማን ለጠቅላይ ሚኒስትርነት ይመቻል ወይም ይመርጣሉ ብሎ በሚጠየቅበት ሰዓት 44 ከመቶ 44 እጅ ቤኔትን ሲሉ 39 ቢንያሚን ኔታንያሁ ብሏል። ከአይዘንኮት ጋር በሚወዳደሩበት ሰዓት 48 እጅ አይዘንኮት ሲሉ 38 እጅ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይላሉ። በዚህ ዙሪያም ሲመለከት እንግዲህ ዞሮ ዞሮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወይም የሊኩድ ፓርቲ በሚደረጉት ግምታዊ ጥናቶች ላይ የተዳከመ መምጣቱን የሚያሳይ ሁኔታ ነው። በዚህም በተለይ ተጠልፈው ሂደው የነበሩት እስራኤላውያን በህይወት የተመለሱት ፖስት ትራውማ ማለት የደረሰባቸውን ሁኔታ እንደገና አሁን በድጋሚ እየተቀሰቀሰ እየረበሻቸው እንደሆነና በከፍተኛ ደረጃ ችግር እንደፈጠረባቸው እየተናገሩ ይገኛሉ። ይሁዳና ሰማርያ አካባቢ የተጠርጣሪ ሽብርተኞችን መከላከያ ሰራዊታችን አሁንም በቁጥጥር ስር ማድረሱን እየተከታተለ ይገኛል። ይሄም በይሁዳና ሰማርያ እንዲሁም ሄብሮንም ጨምሮ ይህን ሁኔታ ይወሰዱ ይገኛል። በመከላከያ ሰራዊታችን አሁን በተለይ በይሁዳና በሰማርያ አካባቢ የወደቁት ወይም የሞቱት ወታደሮችን እነሱን በወታደር ቤት የወታደር ስነ ስርዓት የቀብር ስነ ስርዓታቸው እንዲደረግና ከዛም አልፎ እውቅና መከላከያ ሰራዊት ማለትም የመከላከያ ሚኒስተር ይቅርታ መከላከያ ሚኒስተር እውቅና እንዲሰጣቸው የሚል ጽሑፍም ከዚሁ በሰፊውም ተገልጾ ይገኛል። በሐማስ ጋር የሚደረገው ቅድድም ይላል። ነገር ግን መከላከያ ሰራዊት ደግሞ በምንም እንደማይወጣ እየተነገረ ይገኛል። ሐማስ ሙሉ በሙሉ መሰሉን እስካላስለቀቀ ድረስ ትራምፕ ይላል። እዚህ ጋዜጣ እንደጻፈው ትራምፕ ከኢራን ጋር ባለው ጦርነት በጣም ተጨናንቀዋል። መፍትሄ ያጣለት

ከተማ ከንቲባዎች አርኖና የአርኖናን ዋጋ መጨመር አለብን ቢያንስ በ30 እጅ በ30% መጨመር አለብን በማለት ያሳወቁት ሁኔታ አለ። ወደፊት ቀደምን የሚተናገርኩት ሁኔታ አለ። ምናልባት የሙቀቱ መጠን እጅግ በጣም አስቸጋሪ እንደሚሆን ወደ 47 ዲግሪ ሴንቲግሬድ እንደሚችል በተለይ በክነሬት አካባቢ ወደዚህ ሊደርስ እንደሚችል እየተነገረ ነው። ይህ ማለት እንግዲህ በዚህ አመት የመጀመሪያው በጣም አስቸጋሪ የሙቀት ወቅት ወይም ጊዜ ይሆናል በማለት የተጻፈ ሁኔታ አለ። ከዛ ወደ ሀሬት በምንመጣበት ሰዓትም ሀሬት ከሞላ ጎደል የጻፈው እሱም በተመሳሳይ መልኩ ነው። በተለይ አዛን በማስመልከት አዛ እንዴት ነው ሐማስ መሰረውን ሊጥል የሚችል ሁኔታ በማለት በሰፊው የጻፈው ሁኔታ አለ። ይህም በትናንትናው ዕለትም በዜናም አቅርበነዋል። አዲስ የሃይማኖተኞች ፓርቲ እንደተቋቋመ እሱንም በማስመልከት ራባኒም የማይመሩት ነገር ግን በህዝቡ የሚመራ አዲስ ፓርቲ ተቋቁሟል ይላል። በዚህም እንግዲህ ሀካል ወይም ህዝብ በሚል ጽሑፍ የተጻፈ የተመሰረተ ነው። ስለዚህ የሃይማኖተኞች ፓርቲ ወይም ሃይማኖተኞች ድምጻቸውን ለማን ሊሰጡ ይችሉ ይሆናል በማለት በሰፊው ገልጾታል። ክብራትና ክብራን አድማጮቻችን ከሞላ ጎደል ከሶች በዛሬው ለምባባያን ይዞ ቀርብሉት ይስካኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ መስመር ላይ ወይዘሮ ሰላማ ፈረደ መስመር ላይ አለች። ሰላም ተናስተን ወይዘሮ ሰላማ እንደምን አደርሽ?
1: ተናስተልኝ ሸለቃይቾ ባየ ደዚህው ለሰጠየም ነወርቀነሽ
0: አረተኝቷል። አሁን እንደሱ ረፍት ላይ ናቸው። እኔ ብቻ ነኝ ያለው ለኔ ብቻ እስኪ እንደው ዛሬ እኔ ብቻ ነኝ ያለውና ለኔ ብቻ ሰላም በይኝና ይበቃል እንዴ?
1: አሁን ሶሮፕት ላይ ናቸው። የፈለኩ ነበር ደግሞ እናንተ ማንቻላችሁ ይብሰደር ቀበላለሁ።
0: እሺ እሺ እግዚአብሔር ይስጥልን። ናምሰግናለን። እንዴት ነው ልጆችን በተመለከተ በአሁኑ ሰዓት? የራፍቱ ሰዓት ነው ያለ ነው እንግዲህ ካንዶር ባላነሰ ጊዜ ውስጥ ነው እንግዲህ ወደ ትምርት ምን መለሰው ካሁን እንደ ወደ ትምርት የሚመለሱበትን ገበታ የመለማመዱ ሁኔታ አለ ወይ? በተለይ አሁን ልጆች በተለይ አንዳንድ የቀይጣን ያላቸው አሉ የሌላቸው አሉ። ሆኖም ግን ደግሞ ልጆች በፈለጉበት ሰዓት ገብተው በፈለጉበት ሰዓት የሚተኙ አንዳንድ ጊዜ ሌሊት እየዞሩ ቀን የሚተኙበት ሁኔታ አለና እንደ ይህ ሁኔታ እንዴት ነው ቀስ በቀስ አሁን ወደ መስመር ለመመለስ የሚደረግ ሁኔታ አለ ወይስ ምን ደረጃ ነን ያለ ነው?
1: አሁን እንግዲህ ያው በወላጆቹ ቁጥጥር በቤቶቹ ቁጥጥር ይሆናል እንግዲህ ለማስመለስ ከኛ ነው የሚጠበቅ። ልጆችን እነሱ ይመለሳሉ እነሱ በገዛጃቸው ያስባሉ ይተኛሉ በሰዓት የሚለው አንጻር ቁጭ ብለው ቢያድሩም ምንም እዚህ ቴሌፎኑ ጋር ተጣብቀው እንቅልፍ የሚይዛቸው አይመስለኝም። ነገር ግን ከኛ ይጠበቃል ወላጆች
0: ምንም እረፍት ቢሆንም ገደብ ሊኖራቸው ይገባል ነው።
1: ትክክል። ገደብ መኖር አለበት። ገደብ ለሁሉም ገደብ አለው። ገደብ ያለው ገደቡን ተወጣ ነገሩ እየተበለሻሸ ይሄዳል። በዚያ በነበረው መሰረት ያው እንግዲህ አንተኛም በትምህርት ሰዓት በትምህርቱ በሰዓቱ እንዳይሄዱ ይረብሻቸዋል ማለት ነው። እንቅልፍ ላይ ይገኛሉ። ግን አሁን ልክ በትምህርቱ እንደ ድሮ በሚተኙበት ሰዓት በሰዓቱ ተኝተው በሰዓቱ እንዲነሱ እንደገና ወተኛ ደግሞ ያው ደግሞ እንዳይደብራቸው አብረን ተከታትለን ወደ ጥጅሎችም ሆነ ውሃም ተጠብም ሆነ ውኝታም ሆነ ይዘናቸው ተጣብቀን አብረን እጅና ጓንት ብለን አምላክ በበታሽ እንግዲህ እግዚአብሔር ዋናው እግዚአብሔር ነው ጠባቂው። ነገር ግን አርዱ ይረዳችኋል ብሏል እያሉ ትላልቆች አስረድተውናል። እግዚአብሔር ጋር ደግሞ አብረን ደግሞ በፈለጉት ስፍራ ደስ በሚላቸው በፓርክ እንደዚሁ ደግሞ የሆነ ሚሳዳዎች ታሉ ደግሞ እነሱን የሚያስደስት ነገሮች
0: እንደው ከወላጆቻቸው ጋር ከሚቶቻቸው ጋር አብሮ የሚሄድ ፍላጎት ሲኖራቸዋል እንደ ልጆች
1: ትላልቆች አይፈልጉም። ጎበዝ ታሉ እንዲህ የ13 የ14 ዓመት የሆኑት አይፈልጉንም። እኔ እስታደራለሁ እኔ ያውቃለሁ እኔ ትልቅ ነኝ ምን ብላችሁ ነው የምትከተሉ ነው የሚሉ ልጆች ግን እዚያ በበታሽ ያለሁት ግን እኛ በእኛ ቃላት እኛ እንደመራቸው ይሄዳሉ። እና ያንንም ደግሞ ጉርመስ ያለውም ደግሞ ያው በስልት እንመልሰዋለን ማለት ነው። አዎ ጎበዝነት ትችላለህ ጀግና ነህ፣ ነገር ግን እኛ ደግሞ አብረንህ አንተ ጋር ልንዝናና እንፈልጋለን። አንተ የምታውቃቸው ነገሮች ደግሞ አንተ እንለምዳለን። እስኪ ምን አይነት ነው አንተ እንግዲህ ወደዚህ ነው ምትል ምንድን ነው የፈለግ ንገረና አብረንህ ነው ያለነ ታል ነው ይመለሳል። በቁጣና በቁጣ መንፈስና በትልልህ ግን ገደል ነው የምንሰዳቸው። እንደ አገራችን አይደለም ተቋጥቶ ይህን ያልኩትን አርግ ብሎ ይሽ ብሎ አንገቱን ወደ ታች ዝቅ አድርጎ እናት አባቱን አክብሮ የሚሄድ አይደለም። የዚህ ሀገር ልጆች ቀልጥ ሀገር ናት፣ ሀገሪቱ የተመረቀሽ ሀገር ናት፣ ሁሉን የምታቀልጥ። ስለዚህ እነዚህን ቀለጦች አስከሮች ተቆጣጥረን ተግባር እንዲደርሱ ለሀገሪቱ መሪ እንዲሆኑ አገሪቱን ተረካቢ እነሱ ናቸው። እነሱን ታልከበከብ ናቸው ሁን ጊዜ እነሱን በትምህርት አንጻር እንደ ጓደኞቻቸው ተምረው ተመራምረው ትልቅ ደረጃ ደርሰው በልጽገው አገሪቱን የሚቀበሉ እነሱ ናቸው እና እኛ ይጠበቃል ያሉትን ደግሞ እናሟላለን። እርግጥ ሙላው እናሟላለን ሳንን
0: ያሉትን ማሟላት ያሉትን ሁሉ ማሟላቱ ደግሞ እንደ ትንሽ ችግር አያመጣም።
1: ያመጣል በመክር ያሉትን ሁሉ ለማሟላት አሁንም ነሱ ባሉት አንጻር እናሟላለን ማለት ይከብዳል። ነገር ግን በመክር ይሁንኝ ዛሬ እንደዚህ ሆኖ ነው የነገ እንደዚህ ሆኖ ነው በወዲያኛው ጊዜ ሰጣሃለሁ ያው ገንዘብ ሁኔታ ነው የሚፈልጉ እንደዚህ ያለው ነው የሚሉ ትልቅ ነገሮች ነው እነሱ የሚፈልጉ አይናቸው እነሱ የሚያይ ወደ ትልቁ ነገርና ያው እንግዲህ የልጆች ይሄ ጎዳኛል ማለት አንጻርም ያለ አራ ይሄ ኩናት አባቴ እኮ ይከብዳቸዋል ይሄን ብለ ምን ሳይምሉት ያለ ሁሉ ያለ ነው የሚመስላቸው ግን ይሄን ነገር ከኛ ነው የሚጠበቅ እነት ከነ አባባልህ ነገር ግን በገንዘብ አቋያ ተሆነም የሁሉ ዛሬ ይሄን ዳ ከፍዬ ይሄን ብዬ ጎዳኛው ደግሞ ይሄን ዳ ሳበቃ ደግሞ አሰጣለሁ እነት ከነ ማለት አንጻር ታልሆነ
0: አዎ አንዳንድ ዘይ ደግሞ ያለኝን የውስጥ ችግሬን በሙሉ ለልጆች መናገሩ ለምሳሌ አሁን እንደተናገርሽ ይሄን ዳ ከፍዬ ይሄን እንድዬ እንድብዬ አሁን የለኝም ሌላ ጊዜ ሰጣለሁ ማለቱ አንዳንድ ለነሱ መናገሩ ጫና ሊፈጥርባቸው ይችላል የሚል አባባልም አለ ይሄ ምን ያህልውን ሊሆን ይችላል
1: ትክክል ጋም ይሄን የውነቱን የውሽጣችን የችግሩን አንጻር የውነታችን ተነገርናቸው ይከብዳቸዋል ለካይላቸውም ለካይልንም ለካ ችግር ነው ያሉ ያሉ የማሰብ ሁኔታ ይኖራል የመበሳ እንዲያውም ብስጭት ነው የሚያገባባቸው እንዲያስነላቸው ሲበሳጫሉ ወደ ጥሩ አልማ አይደለንም ማለት ነው በዚህ አይነትኛ ዝቅ ያለንም ማለት ነው ያሉ ስሜት ይስማል ነገር ግን ይሄን ያለ አይደለንስን የማታለልና እነሱን ወደ መልካም መንፈስ የሚወስደው ነገር ይሄን ላይውን እንናገራለን እኔ ውስጥ ብዙ አለ እነሱን ተነገርናቸው የኛን ራስ በጣም ውስጣችን ሐሳብ ውስጥ ያገባው ደሞ ለነሱ እናገባ ነው አይደለም በቀላሉ
0: እስቲ ወደ ምርጫው እስኪ እንምጣ እንዴ አንድ 3 ቶር በኋላ እንግዲህ ምርጫ ይካሄዳል በአካባቢያችን በተለይ ወደ ክነሴት ለሚመረጥ ምርጫ አለ ውድድር አለ በዚህ ላይ አሁን የኛ ማህበረሰብ ተሳትፎ ምን ያህል ነው እንደው ማህበረሰባችን ውስጥ ምረጡን ይያሉ የሚመጡስ ምን ያህል ብቁ ናቸው እኛ እነዚህን የመገምገም አቅሙ አለን ወይ ችሎታው አለን ወይ
1: አሁን እንግዲህ ችሎታው ያለው አለው የሌለው ደግሞ በቀላሉ ቀለል አድርገን የምናስበው ደግሞ አንተ ደግሞ እንግዲህ ነገሌ ብለዋል ሳይሆን አንድ ላይ ብናወገው ይሻላል እና ይሄን ይችላሉ ብለን የምንገምታቸውን ሰዎች ወደ እነሱ ብንሄድ ጥሩ ነው ብዬ ነው የምገምት ግን በስተዋል እነሱ በእነሱ አልተመካከሩን ያው እንደሚነገረውም ገሌ ይችላል ገሌ ትመራለህ ብሎ እነሱ በእነሱ ተመካክሮ እኔ ማለት ተመቀዳደን ተመካክረው አንተ ተመረጥና እንግዲህ አንተን ለምርጫ እናወጣለን
0: መቼም ይሄ ትንሽ ይከብዳል በእኛ እኔ ነው እንጂ እኛ የምንለው ነገር እስከሆነ የምናየው ጉዳይ ያለም እንደው ትንሽ በጣም ይከብዳል እንደዚህ ብሎ ለማለት እንደዚህ ከማድረግ ይልቅ እንደው ከስር ከመሰረቱ ህዝቡ ራሱ መልስ ሊሰጥበት የሚችል ጉዳይ የለም ወይ እንደው ይሄ ለማለት የፈለኩትም ለምሳሌ ባለፈው ጊዜ በረሆቦት አካባቢ የሆነ ቅድመ ዝግጅቱ የተደረገበት ነበር ከረሆቦትም ወደ ልሽ ቦታ ማሽክሎንም እንዲሁም ወደ አታኒያም በተለያዩ ቦታዎች ይሄዱ ስብሰባ አድርገዋልና እንደው እንደዚህ አይነት ነገር ቢለመድ የበለጠ የኛን የበለጠ የፖለቲካ ብዝለት ኖረን ይረዳልና እንደው ምረጡን ብለን ምን ቀርበሰውስ እንዴት ነው ለዚህ ትኩረት ማነሰጥበት የምክንያት
1: አው እንግዲህ እኛ ስብሰባቸው ምረጡ ብለው ይሁን የሚሯሯጡት ያንዳንዳቸው ለራሳቸው ሆነ እነሱ በእነሱ ፊት እኛ ገሌ ትችላለህ አሁን ሁላው እኔ ይችላልው ሆነ ይሄ እኮ ችግር የሆነ እኮ እኔ ማናንሳለህ ማለት አንጻር ነው ዳይ ሆነ የሚችለው ነው ያል የሚያውቀውን በጣም ጠልቆ የተማረውን የተመራመረውን አንተ ተመረጥ አንተ ተገባህ እኛን ተወስደናለህ እውነት ነው ያነው ተገባህ ለእነሱ ደግሞ እሱ ስራ ይሰራል ይሰጣቸዋል ስራ ያገኛሉ እንዲያ ማለት ሲገባ ኔ ሲሉ አንዱ በወገኑ ሲሄድ አንዱ በማሾቹ ሲሄድ አንዱ በወዳጅነት ሲሄድ ቃላታችን አግድሞ ተብተንትኖ ተግባር ላይ ሳይውል ይቀራል ይሄን እነሱ ማሰብ አለባቸው ሁለተኛ ደግሞ እኛ ደግሞ ማን ነው የሚመራን አሁን እንደሚገባ ያንዳንዶች ምን ይላሉ ያን ውድድኩት ምን አባባሎችን በእንመርጣቸውሳ ምን ሊሆን ነው ምን ሊያረጉ ነው የተውተይ አልመርጥም ታሉ እንዴት ነው የሚሉ የቀድሞሽ ሰዎች ጫው ተጠም እንደሆን ጣም ለራስህ አልጠም ታልክ ድንጋይ ነው ብሎ ይጥላሃል አለ አልመርጥም ታለ አልመርጣቸውም ታለ ለራስህ ይወድቃል እንደገና ደግሞ ባካቹ ገል ያስተርጉሙ ይያለ ደግሞ ፈረንጅ ጋር ይዞራል ቢያረጉም አንድ ሰውዬ ደግሞ የተናገረው አንድ አድማጭ አመስግኘዋለሁ ጥሩ ማረጉልነ ጥሩ ማናረጉልነ መምረጥ አለብና ፈጸሙልነ ተግባራችን እሽት አልፈጸሙ ደሞ እንወቃቀሳለን እንዲህ አርገን መርጠናቱ ለምን ነው ብለን ወቃሳ እናረጋለናል ወነቱን ነው እኔ ያንተው ገንዲ ያለውን ብዙ አልወደድኩትም በመርጣቸው ሰምን ይሆናል ያለውን ጥሩ አይደለም መምረጥ አለብን ወጥተን ሁላችን መርጠን ይጣመናል ያለውን ሰዎች ይረዳናል የምንለውን ራስ ራስ ለልጆቻችን እንደገና ደግሞ ተውሽት ዋና መሪ ሆኖ ይረዳናል አንዳንድ ነገሮች እኮ ሲሆን እኮ ይሄ ነገር ተፈጠረብን ይሄ ችግር ተፈጠረብለን እኮ ሩጠን የምናመላክተው ስፍራ እኮ እንደው
0: ማቆም
1: ይኖረን እኮ ጥሩ ነው አንተ ገባነ
0: ተውሽ
1: አድራሻ የማለት አንጻርም
0: ስለዚህ እንደው አሁን ባለው ክነቸት ሶስት ተወካዮች አሉን ወደፊት ግን እንደው አንድም የማስገባት ችግር አለ ነው የምትይኝ
1: አዎ እኔ እንደው በበኩሌ ሶስቱ ሁላ እኔ መረጡ ይያል ተቀበለ ተቀረቡ ያም ያም ለብቻው ሀበራው ጓደኛው አንቶኒ ገሌ ዘመድ እየተባለ ብትንትን ብለው ነው የሚቀሩ ያው ራሳቸው ውስጥ ለውስጥ ደሞ በገዛጃቸው አጣለውም ተጎናብሰውም ባካቸው አግቡነ ብለው ተገቡ እነሱ ደሞ መብት የላቸውም ተጎናብሰው ተውስጥ ባካቸው ለሰራ ሚሉስ ደሞ መብት የላቸውም አልተመረጡማ ያው ስካር ማለት ነው ሰርተው የሚወጡበት አንገታቸው እንደፍተው የሚወጡበት ስራ ነው የሚቀበሉ አይደለም ተተረጡ ግን አንገታቸውን ቀና አርገው ሀመርጫለው ለምን ይሄ ሆነም ብሎ ለማማውገት ቀና አርጎ ልባቸውን ራሳቸውን አቀንቶ ነፍተው ተነስተው ይላሉ ይማገታሉ
0: ተመርጠው የሚገቡትና ናግባ ተብሎ የሚገባው የሚገቡት አንድ አይደለም ይያልሽን ነው እነት ነው ይሄ ቦታ
1: አይደለም
0: ትልቅ አነጋገር ነው እንደ በውስጣችን ያለው ስክፍፍልስ አንተ ቀድሞ የመጣህ ዛሬ የመጣ አንተ ፈለሽ ሙራ አንተ አይደለም አንተ እንደም ይባል ነገርውስ ይሄስ እንደው እስከመቼው እንደዚህ ምን እንቀጥልበት ለምን እንደው ግን እዚህ ጉዳይ እልባት የማይሰጥበት ይሄ መከፋፈል ግን ካለን ችግር አንጻር የበለጠ ይከፋፈለን ይሄድ አይደለም ወይ አንድማ ይሁንበት የምክንያት ምንድን ነው ልጅ ታያለሽ አንቺ
1: ይገርማል ይሄን ነገር እኔ በጣም ነው የሚገርመኝ ይሄን ያህል አሁን ፈረስ ሙራነ ቀድሞ የመጣ አሁን የመጣ ምን ባባልበት በጣም ይሄ የወደቀ ነገር ያበቃ ነገር ሁላችንም እቺን የተመረቀሽውን ኢየሩሳሌምን ተጎናጥፈን ረግጠናታል ለምን እንደው አንድ ሆነና ባንድነት የማንሄድ ባንድነት ማንሰራ ምንድነው አሁን ተናንተና አንድ ሰው ይወጥቶ በፈረስ መርዋይነት ምን አለ ፈረስ መርዋይ የተባለ አንድ አድማጭ ለዶኛል ውስጥ የነዷለኝ ማን ነው እንደ ያለነ የማለት አንጻር አመጣ እስቲ አሁን እኔ ሳተነስቼ ደሞ ቀድሞ ባገራችን ይሁድነታችን አጥብቀን ስንኖር ምንድነው ትሉነ የነበር ክርስቲያኖች ፈላሻ ቡዳ ሰው ትበላላችሁ እናንተ ጅራት አላችሁ ሲሉ ነበር እኔ ደግሞ ተነስቼ ደግሞ ማን ነው ጅራታም ካይላ ያለኝ እስቲ ንገሩ ይብየ በራዲዮ ባስተላልፍ ማንን አመጣው ነው ይገሌ ነው ያለሽ ሊሉ ነው ይሄ ደግሞ ተማለ ቀድሞ በአገራችን ምንድን ሲባል ነበር ማርያም ወደድ እያሉ ሲሏቸው ነበር አሁን ያንን ማርያም ወደድለት አፎ ካርገው ፈረስ ሞራል እንግዲህ በምን አንጻር እንደተረጎሙት በሰደር
0: ዞሮ ዞሮ ይሄ ነገር የሚበጀን አይደለም መፍትሄ ልናበጅለት በቅርቡ ሳይዘገይ መፍትሄ ሊደረግለት ይገባል ነው የምትዩ
1: መተው አልመተው ምን መድኃኒታለሁ ይበለኝ ኃይላ ይበለኝ ቡዳ ይበለኝ መጥቻለሁ አገሬን ረግጫታለሁ ተጎናጥፍታለሁ ኢየሩሳሌም እንኳን እኔ ሌላውም ደግሞ ተጎናጥፈታል በሰደር ተመስገን ይሄን ተመስገን አገራችን ገብተናል ያሉ ይበሉና ያፈቀደ ይበለነ ብለን ተግባራችን ወዴት እየከዘከዘና ልጆቻችን ተግባር ሀማዋን ግን ይሄናል ግን ይሄናል ከኛ ሀገር እንዴት ነው ነበር አንዳንድ ሰዎች እገል የማይሄን ብለዋል ማለት ነው እንቶኒ በላጋጥመውና አጋጥመው አፋጆ ማለት ነው
0: እሺ
1: እጠይቃለሁ አፋጆ አይባልም ማነው እንዲህ አለ እንዲህ አይባልም ምን ባልሳ መጥተናል ሀገራችን በዘው ተመስገን ያለ ይበል የፈለገ ይበል
0: አዎ ትልቁ ችግሩ አሁን ማንም አይደለም የሚለን ዛሬ እኛው ራስ በራሳችን ነው እንደዚህ የምንባባለው በፊትስ ኢትዮጵያ የነበሩትን ያሉትንም ሌሎች ማህበረሰቦች ስንል ነበር ዛሬ ግን እኛው ራስ በራሳችን ነው የምንባባለውና በእውነት ይሄ ነገር እልባት ሊሰጠው ይገባል ለነገር የከተማው
1: እንደጋገረው
0: ጉዳይ ነው ወይዘሮ ሰላማ ሰዓታችን ተገባደደ እጅግ በጣም ነው እናመሰግነው እግዚአብሔር ይስጥልን አስተያየት ከመስጠት ወደ ኋላ አትበይ በጣም ነው እናመሰግነው
1: መልካም ቀን አመሰግናለሁ እኔም አመሰግናለሁ
0: ክብራትና ክብራን ተመልካቾቻችን ስርጭታችን በስተገባዷል ፕሮግራሙ ላስተናገደን ለቴክኒክ ባለሙያ ናቲ ምስጋና ያደረሰውንላለን በቀኑ ፕሮግራስ ከምንገናኝ መልካም ቀን

0: ባትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አላችሁ? ህለቱ እንደብራን ዘመን አቆጣጣር ዮም ሽሽ ዩ ዲዛይን በአፍታፍሽን ፔቫብ እንደሮፓን ዘመን አቆጣጣር ጁላይ 31 2026 እንደ ኢትዮጵያን ዘመን አቆጣጣር ሐምሌ 24 2018 ሲሆን የቴክኒክ ባለሙያችን ራሚ ፌሊክስ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ፕሮግራሞች በቅድሚያ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከእንግዶች ጋር እንወያያለን። እንደተለመደው ሳምንታዊ የኦሪት ክፍል ሰዓቱን ጠብቆም ይቀርባል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። ባሳለፍነው ለሊት ሐሙስ ለአርባጥቢያ የእስራኤል መከላከያ ሰራዊት 700 ቶን የሚሆን ፈንጅ በመጠቀም የሂዝባላን ዋሻዎች ማጋየቱ ተዘግቧል። ከሊኩድ ፓርቲ ሞሸ ሳአዳ ሐማስ ትጥቅ ይፈታል ብዬ አላምንም ሲሉ ተናግረዋል። ከሰሜን አፍሪካ ወደ ስፔን ለመግባት ከመከሩ በርካታ ስደተኞች መካከል 18 ስደተኞች ውሃ ውስጥ ጠልመው ሕይወታቸውን አጥተዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ ጋዛን ለማስተዳደር ያቋቋሙት የሰላም ምክር ቤት ሐማስን ትጥቅ ለማስፈታት ስምምነት ላይ ደርሷል ሲሉ ይፋ ማድረጋቸው ታውቋል። ኢራን ኩዌት ውስጥ የሚገኘውን የአሜሪካን ወታደራዊ ኃይል ማጥቃቷን ተከትሎ አሜሪካ ጦሯን ከኩዌት ለማውጣት እያሰበች መሆኑ ተዘግቧል። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። ባሳለፍነው ለሊት ሐሙስ ለአርባጥቢያ የእስራኤል መከላከያ ሰራዊት 700 ቶን በሚሆን ፈንጅ ቡፎር ተብሎ በሚጠራው ተራራ አካባቢ የሂዝባላን መሰረታዊ አውታር አጋይቷል። ይህ ከአገልግሎት ውጭ እንዲሆን በመከላከያ ሰራዊቱ የተደመሰሰው የሂዝባላ ዋሻ ርቀቱ ከእስራኤል ድንበር 6 ኪሎ ሜትር ብቻ ነበር ተብሏል። ይህ ዋሻ ለሰሜን እስራኤል ኗሪዎች በተለይ ለመቱላና ለኢስፓ ሀጋሊል እንዲሁም ለመከላከያ ሰራዊቱ ደህንነት በእጅጉ ያሰጋ እንደነበር ተጠቅሷል። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካዝ ዋሻው እንዲደመሰስ በአሁኑ ሰዓት የተወሰነው ሂዝባላ የተደረሰውን የተኩስ አቁም ስምምነት በመጣሱ የተነሳ ነው ሲሉ፣ ሂዝባላ ይህን ዋሻ በመጠቀም ወደ እስራኤል የተለያዩ ክልሎች ድሮኖችን፣ ሚሳኤሎችንና ጸረ ታንክ ሚሳኤሎችን ይተኩስ እንደነበር መረጃዎች ማሳየታቸው ተጠቁሟል። የመከላከያ ሰራዊቱ ሂዝባላ እነዚህን ዋሻዎች በመጠቀም ለሚያደርጋቸው እንቅስቃሴዎች ትዕዛዝና መመሪያዎችን የሚሰጡ ሰዎችን ያስቀምጥበት እንደነበረ ጠቅሷል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኙ የሂዝባላ ዋሻዎችን እያፈላለገ በማግኘት ማውደሙን እንደሚቀጥልም ተነግሯል። በይሁዳና ሰማርያ ቀበሌ በእስራኤላውያንና በፍልስጤማውያን መካከል የሚታየው ግጭት ከጊዜ ወደ ጊዜ ተባብሶ ቀጥሏል። በዛሬው ዕለት ሸኸም አካባቢ ጉብኝት የሚያደርጉ እስራኤላውያንን ለመጉዳት ፍልስጤማውያን ድንጋይ በመወርወራቸው የተነሳ አንድ እስራኤላዊ ጥይት ወደ ሰማይ መተኮሱ ታውቋል። የመከላከያ ሰራዊቱና የጸጥታ አካላት በአካባቢው በብዛት ይገኛሉ የተባለ ሲሆን እስካሁን በሁለቱም በኩል የተጎዳ ሰው አለመኖሩ ተዘግቧል። ፍልስጤማውያኖች አምባጓሮው የተነሳው እስራኤላውያን አንድ መቃብር በማበላሸታቸው የተነሳ ነው ሲሉ፣ ግጭቱን ለማርገብና ተቁጥጥር ውጭ እንዳይሆን ለማድረግ የጸጥታ አካላት በሚገባ እየሰሩ መሆናቸውን ለማወቅ ችለናል። ከሊኩድ ፓርቲ የፓርላማ አባል ሞሸ ሳአዳ ሐማስ ተደረሰ የተባለውን ስምምነት ተቀብሎ ተግባራዊ በማድረግ ትጥቅ ይፈታል ብዬ አላምንም ሲሉ ተናግረዋል። ሐማስ መሳሪያውን የማስቀመጥ እቅድና ህልም ስለሌለው መጨረሻ ላይ ሊሆን የሚችለው እስራኤል መከላከያ ሰራዊቷን አስገብታ ከጫፍ እስከ ጫፍ በወታደራዊ አገዛዝ መቆጣጠር ነው። ሐማስ ትጥቅ ይፈታል የሚለው ስምምነት የሚናገረው ሌላ፣ ሐማስ ግን እያለ ያለው መሳሪያን የማወርደው እስራኤል ከጋዛ ስትወጣ ነው። ይህ የሚያሳየው እንደኔ ግምት አሉ የፓርላማ አባል ሞሸ ሳአዳ፣ ሐማስ መሳሪያ የማውረድ ፍላጎት እንደሌለው ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛ ሰርጽን ለማስተዳደር የተቋቋመው የሰላም ምክር ቤት ሐማስ ትጥቅ ለማስፈታ ስምምነት ላይ ደርሷል ሲሉ ትሩዝ በሚባለው ማህበራዊ ድረገጻቸው ላይ ይፋ አድርገዋል። የሰላም ምክር ቤቱ በጋዛ ሰርጽ የሚገኘውን ሐማስና የተለያዩ መሳሪያ የታጠቁ አካላትን መሳሪያ ለማስፈታት ስምምነት ላይ መድረሱ አሜሪካውያን ይናገሩ እንጂ በሰላም ምክር ቤቱ አንድ ከፍተኛ ባለስልጣን ችግሮቹን ለመፍታት ደረጃዎች ተቀምጠዋል፣ ሐማስ በእስራኤል ላይ የሚያደርሰው የደህንነት ስጋት እስካለ ድረስ እስራኤል ጋዛ ሰርጽን ጥላ እንድትወጣ የሚጠበቅ ነገር የለም ሲሉ ማነቱ ይፋ ያልሆነ አሜሪካዊ ባለስልጣን እያንዳንዱ ሂደት እስራኤል በሚገባ ታውቃለች፣ ስምምነቱን እንድታከብር እናደርጋለን ብለዋል ተብሏል። ዶናልድ ትራምፕ ሂደቱ ታሪካዊና መሆን ያለበት ነበር፣ በጋዛ ሰርጽ የታጠቁ ኃይሎች ሲወገዱ የፍልስጤም መንግስት ጋዛን ማስተዳደር ይጀምራል፣ የሰላም ምክር ቤቱ አዲስ የፍልስጤም መንግስት እንዲቋቋምና ተግዳሮቶቹን እንዲወጣ በቅርበት ይሰራል፣ እስራኤልም የምትመኘውን ደህንነት ታገኛለች፣ ጋዛም የቴሮር ካምፕ መሆኗ ይቀራል ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ አክለውም ለአሸማጋይ ሀገራት ግብጽ፣ ኳታርና ቱርክ ምስጋና ታቀረቡ በኋላ በእነዚህ አሸማጋይ ሀገራት የተደረሰው ስምምነት ዳግም ጥቅምት 7 እንዳይከሰት ያደርጋል፣ ጋዛም ያስተዳድረኛል የምትለውን የፍልስጤም መንግስት ታገኛለች ብለዋል። እስራኤል የሰላም ምክር ቤቱ ከሐማስ ጋር ያደረጋቸውን ሂደቶች ትቋወማለች መባሉን ተከትሎ እስራኤል የሰላም ምክር ቤቱ የደረሰበትን ስምምነት የማትቀበል ተሆነ ፕሬዝዳንት ዶናልድ ትራምፕ በእስራኤል አቋም ቅር እንደሚላቸውና እንደሚከፉም ተዘግቧል። ባል እስራኤልና ሊባኖስ ያደረጉት ያለውን ድርድር በተመለከተ የቱርኩ ፕሬዝዳንት ራጂብ ታይፕ ኤርዶዋን ከእስራኤል ጋር ስምምነት ለመፍጠር መቸኮል እንደሌለባቸው ለሊባኖሱ ፕሬዝዳንት ጆሴፍ አውን ምክር ለግሰዋል ሲል ለሂዝባላ ድርጅት ቅርበት መኖሩ የሚታወቀው አልአኽባር ጋዜጣ ይፋ አድርጓል። ኤርዶዋን ለሊባኖሱ ፕሬዝዳንት ምክራቸውን የለገሱት አውን ሰሞኑን ቱርክን በጎበኙበት ሰዓት ሲሆን ኤርዶዋን እስራኤል ፈጽሞ ሰላም የምትሻ አገር አይደለችም ሲሉ ለፕሬዝዳንቱ መናገራቸው ታውቋል። ከሰሜን አፍሪካ ወደ ስፔን በብዛት የገቡ ስደተኞችን የተመለከቱት የጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎኒያ ፍቃድ የሌላቸውን ስደተኞች መቀበልና ወደ ሀገር ሲገቡ ቁጥጥር ያልተደረገላቸውን ስደተኞች መያዝ ለሀገር ደህንነት ከፍተኛ ስጋት ነው ሲሉ ጽፈዋል። ጠቅላይ ሚኒስትሯ ጣሊያን ስደተኞችን እንደፈለጉ የሚገቡባትና የሚወጡባት ሀገር እንዳትሆን መንግስታዊና መንግስታዊ ያልሆኑ መንገዶችን እንጠቀማለን ብለዋል። ፍቃድ የሌላቸው ስደተኞች ወደ ሀገራችን እንዳይገቡ በምናደርገው ጥረት ማንም አካል 1 ሚሜ ፈቀቅ ሊያደርገን እንደማይችል ነው የማምነው ብለዋል። በትናንትናው ዕለት ድንበሯን ጥሩ አድርጋ ወዳልዘጋችው ስፔን የሰሜን አፍሪካ ስደተኞች በእግራቸው ሲገቡ መታየታቸው በሚዲያ ይፋ ሆኗል። ጣሊያን ድንበሯን ትጠብቃለች ብለዋል የጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎኒያ። ይህ በእንዲህ እንዳለ ወደ ስፔን ለመግባት ተሞከሩ በርካታ ስደተኞች መካከል ወደ 18 የሚሆኑ ስደተኞች ሐይቅ ውስጥ ጠልመው ሕይወታቸውን አጥተዋል ተብሎ በዛሬው ዕለት በስፋት እየተዘገበ ነው። ባሳለፍናቸው 2 ቀናት ውስጥ ብቻ 49,000 የሚጠጉ ስደተኞች የስፔንን ድንበር አልፈው ስፔን ውስጥ መግባታቸውን የዓለማት ሚዲያ እየዘገቡ ነው። አንድ ከፍተኛ የሐማስ ባለስልጣን ፕሬዝዳንት ዶናልድ ትራምፕ ለሰላም ምክር ቤቱ ሐማስ ትጥቁን ለመፍታት ተስማምቷል ማለታቸውን ተሰማ በኋላ የሐማስ ትጥቅ መፍታት ስምምነት ተግባራዊ የሚሆነው መጀመሪያ እስራኤል መከላከያ ሰራዊት ተጋዛ ሰርጥ መውጣት ሲጀምር ነው ብሏል። ትጥቅ መፍታት አለመፍታት የፍልስጤማውያን ጉዳይ እንጂ የውጭ አካላት አይሆንም። ሐማስ ትጥቁን ሲፈታ መሳሪያውን የሚያስረክበው ለፍልስጤማውያን ብሔራዊ ኮሚቴ ጋዛን በጊዜያዊ ለሚያስተዳድረው አካል ነው ሲል በዚህ ጉዳይ ላይ በምንም አይነት ሁኔታ እስራኤል ጣልቃ አትገባም፣ ትጥቅ መፍታት ያለ መፍታት ሁኔታ ታሉን በርካታ ጉዳዮች መካከል አንዱ እንጂ ዋነኛው ተደርጎ ሊዘገብ እንደማይችል ነው ባለስልጣኑ የተናገሩት። በኢራንና በአሜሪካ መካከል የሚታየው ውጥረት ተጠናክሮ እንደቀጠለ ነው። ኢራን ሰው አልባ በሚበር ዘመናዊ የጦር መሳሪያ በኩዌት የሚገኝ የአሜሪካ ኃይልን መምታቷን ተናግራለች። ባሳለፍነው ሌሊት ሐሙስ ለአርብ አጥቢያ አሜሪካ በኢራን ላይ ጥቃት አድርሻለሁ ባትልም ኢራን በኩዌት የሚገኝን የአሜሪካ ወታደራዊ ካምፕ ያጠቃችው በአሜሪካ ጥቃት ዜጎቿ መገደሏን ተከትሎ መሆኑን እየገለጸች ነው። ኢራን በኩዌት በአሜሪካ ኃይሎች ላይ ያደረሰችውን ጥቃት ተከትሎ አሜሪካ በኩዌት የሚገኘውን ኃይሏን ለማስወጣት እያሰበች ነው ተብሏል። ኩዌት ባሳለፍናቸው 20 ዓመታት ለአሜሪካ መከላከያ ሰራዊት ብዙ ነገሮችን አመቻችታ በአካባቢው የአሜሪካ ኃይል ስር እንዲወጋ ማድረጓ ቢታወቅም የአሜሪካ የደህንነት መስሪያ ቤት ከኢራን እየደረሰበት ያለው ጥቃት የተነሳ ኩዌትን ለመልቀቅ እያሰበ መሆኑ እየተነገረ ነው። ኩዌት ኢራን ያደረሰች ባለው ጥቃት የተነሳ የአሜሪካ መከላከያ ሰራዊት አካባቢውን የሚለቅ ተሆነ ኢራን ጥቃት ማድረሷን ተቀጥላለች አካባቢው የሰላም ጥረት ያጋጥመዋል ብላ እንደምትሰጋ መረጃዎች ያሳዩ ነው። የኩዌትን ስጋት በተመለከተ ተዚህ በፊት በኩዌት የአሜሪካ አምባሳደር የነበሩት ዳግላስ ሲልማን በአሁኑ ሰዓት የአሜሪካ መከላከያ ሰራዊትና ወታደራዊ ተቋም በኩዌት መታየቱ ለኩዌትና ህዝቦቿ እዳ እንጂ ደጀን አለመሆኑን ተናግረዋል። አንዳንዶች ዋናው ጥያቄ የአሜሪካ እና የኢራን ግጭት አሁን በሚታይበት ሁኔታ ብልጭ ልም ያለ እስከመቼ እንደሆነ መታወቁ እየከበደ መጥቷል ብለዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: ተሳትፈናል። የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ወደ ውይይት ስናልፍ የኦሪዮዳ ከተማ ኗሪዎች ሊቀመንበር ተሆነው ከአቶ ሱባለው ጉበኛ ጋር ንወያያለን። እሱም በስልክ መስመራችን ይገኛል። ሱባለው እንደምን አረፈድክ?
1: ተራስልኝ ወንድም ገብርኤል ላንተም ለባልደረቦችህም ሰላምታ አቀርባለሁ።
0: እናመሰግናለን። ሱባለው እንዴት ናችሁ?
1: እግዚአብሔር ይመስገን እኛ ደህና ነን። እንዴት ናችሁ እናንተ ወንድም ገብርኤል?
0: እሺ እኛ ሰላም ነን። እንደው ደግሞ እንደው አንተን ለማናገር ፈልጌ አንድ ጓደኛችን ኦሪዳ ሳናገረው ብላለኝ ሱባለው ያ እንት ነው ያማሜላህ ነው ያለ በይ ሰሞን አለ ከትራንት በፊት ማለት ነው። እናንተ የኦሪዳ ሰዎች ደግሞ እንዴት ነው ጸባያችሁ? ሙቀት ሲሆን ሰው ቅዝቃዜ ይፈልጋል እንጂ ወደ ሙቀት ነው እንዴ ያክላችሁም ትጠጉ?
1: ምን አለ መሰለ እንግዲህ ያው ሙቀት ምንድን ነው የሚባለው አንዳንድ ጊዜ በነገራችን ላይ በመዘጋጃ በከተማችን ውስጥ ባለው የመዘጋጃ ቤት በየአመቱ ለነዋሪዎቻችን ለአዋቂዎችም ለልጆችም ይህን የበጋውን ሽርሽር በተመለከተ በጣም ብዙ አስተዋጽኦ ያደርግልናል። ከዚያ ጋር ተያይዞ በዚህ በከተማችን ባለፈው በ28 አንደኛው ሽርሽር ነበር፣ እንዲሁም በ29 ደግሞ ሁለተኛው ነበር እና በዛን ሰዓት ለሽርሽር ወጥተን ነበር። ልክ ነው አልተሳሳተም። ያው ከህብረተሰቡ ጋር ህብረተሰቡን በማስተባበር
0: መዘጋጃ ቤቱ በሚያደርገው እንትን ነው ትብብር ነው።
1: አዎ እንግዲህ በመዘጋጃ ቤቱ ይቅርታ እናንተም እንደምታውቁት በእውነት የከተማችን ከንቲባ በጣም መመስገን ያለባቸው ከንቲባ ናቸው። እንዲሁም የመማክርት አባላችን ወንድማችን ሀብታሙ እያዩ
0: ይጥራል። አዎ እየሰራ ነው።
1: በዚህ ብዙ አስተዋጽኦ ያደርጋል። እዚያ ጋር በተያያዘ ነው።
0: ጥሩ። እኔ ደግሞ አስቤ የነበረው መቼም አንተና ሀብታሙ እንልቀቅባቸው ብላችሁ ራሳችሁ የጋበዛችኋቸው መስሎ ነበር የከተማው ከንቲባ ሳይሆን። ጥሩ የከተማው ከንቲባ ከሆነ ጥሩ ነው፣ ችግር የለው። መልካም። እሱባለው እንደው እሱባለው ዛሬ እንድንወያይ ሳስብ ማለት ነው አሁን እያገባደድን ባለው ወር በ19ኛው ወር ማለት ነው በኢየሩሳሌም ከተማ ሰላማዊ ሰልፍ ነበር። የሰላማዊ ሰልፉ ይዘት እዚህ ሀገር ያሉ ሰዎች ወደ ክርስትና እየተመለሱ ነው፣ እነሱን ለማስቆም የሚል ነበረ። በኋላ ግን እኛም ሰላማዊ ሰልፉን ለአድማጮች ለማዘገብ ወደዛ ስንሄድ የነበረው ግርግርና በኋላ አንዳንድ ሰዎችን ቃለመጠየቅ ስናደርግ የሰጡት መልስ በተለይ በዚህ 30 ዓመት አካባቢ የሚመጡት ሰዎች ክርስቲያኖች ናቸው ብለው በመናገር በርካታ ከዛ ወዲህ ከ19 ጀምሮ እስካሁን ወደ ራዲዮአችን የሚገቡ አድማጮች የሚሰጡት አስተያየት እንዴት እንደዚህ ሆነ የሚል እንትን ስላለው እንደው ያንተንም ግንዛቤ ለመስፋት እና ያንተንም ምልከታ ለመስማት ፈልጌ ነው። እሱ ባለው
1: በመጀመሪያ ደረጃ በእውነት ባለፈው በ19 ቀን የተደረገው ሰላማዊ ሰልፍ እንግዲህ እኛም በሚዲያ ላይ እንዳየ ነው እንዳዳመጥ ነው ምን አለ መሰለህ ወንድም ገብርኤል፣ እንግዲህ እኛ የኢትዮጵያ ይሁዳውያን ወደ ቅድስት እስራኤል ማንኛውም የመመለስ መብት ያለው አንደኛው የሆክ አክንሳ፣ ሁለተኛው ሆካ ሽውት የሚል የተደነገገ ህግ አለ። በዚያ ሁኔታ ማንኛውም ወደ እስራኤል ወይም ደግሞ ወደ ቅድስት ኢየሩሳሌም መመለስ የሚችል ወደ ሀገሪቱ ይገባል። ስለዚህ ሃይማኖቱ ላይ እንግዲህ አጥማቶቻችን ኢትዮጵያ ላይ ሲኖሩ ሃይማኖታቸውን ጠብቀው ከዚያም በኋላ በመጣው አንዳንድ ጉዳይም እንኳን ዘራቸውን፣ ትውልዳቸውን፣ ታሪካቸውን አስከብረው የኖሩ አጥማቶቻችን፣ እሚቶቻችን፣ ወላጆቻችን ናቸው። ከዚህ ጋር ተገያይዞ ግን በሰላማዊ ሰልፉ ላይ እኔም ባለፈው ነበር እንዲያውም ይህን ሀሳብ አስተያየት ልሰጥ የነበረው የምሰማቸው በሚዲያዎች በዋትሳፖች በተለያየ ጉዳይ ላይ አንዳንድ አላስፈላጊ የሆኑ ቃላቶች ሰምተናል። እንደዚህ አይደለም መሆን ያለበት። ልክ ነው፣ ሰው ሆኖ ማይሳሳት የለም። የተሳሳተን አካል ወይም ሰው ግን እንዲህ በቁጣ ወይም በሌላ ውጅንብር ነገር አይደለም መመለስ የሚቻለው። በመምከር በየአካባቢው በያለንበት የተሳሳተ ካለ ምክር በመስጠት አንዴ ሁለቴ በተከታታይ ቀስ አድርጎ ምክሮችን በመስጠትና እንግዲህ አገራችን ቅድስት እስራኤል አንድ ሃይማኖት ነው ያለ። ያም የይሁዲ ሃይማኖት ነው። በነገር ግን ከጥንት ጀምሮ ኢትዮጵያ ቤት ማለም ንብረት ወይም ሀብት የላትም። እንግዲህ ከአራቱ ወር ኢየሩሳሌም አንዱ ወር የኢትዮጵያ ነው። ይሄ ለአንተም ለእኔም ለአድማጮችም ግልጽ ነው። ከዚያ ጋር ተያይዞ አንዳንድ አላስፈላጊ የሆኑ የሃይማኖት ንግግሮችን ካሁን በፊት ሰምተናል። ነገር ግን አሁን በሚደረገው በዚህ ወይም በተደረገው ሰላማዊ ሰልፍ ላይ ቆም ብለን ብናስብበት፣ ብንመካከርበት፣ ብንወያይበት ብዙ ቦታዎች ላይ ውይይት ተደርጓል። ነገሮችን መመለስ የሚቻለው ወይም ህዝባችንን ማስተማር የሚቻለው በትግስት ነው፣ በቁጣ አይደለም። መመለስ የሚቻለውን በምክር ነው። ምክር ደግሞ ለሰው ልጅ አስፈላጊ ነው። ስለዚህ አንድን ስህተት በአንድ ጊዜው የተሳሳተን ሰው በአንድ ጊዜ መመለስና መቀየር አትችልም። በውይይት በምክክር በመነጋገር በየአካባቢው በያለንበት በየከተማችን የሃይማኖት መሪዎች አሉ። ስለዚህ በቀሳውስቶቻችን፣ በካህኖች፣ በራባኖች በተለያየ ለምሳሌ የሃይማኖት መሪዎቻችን በየጸሎት ቤታችን የሚያደርጉት ትምህርት፣ በየአካባቢ የሚያደርጉት ትምህርት ይህ ለህብረተሰባችን ትልቅ ቦታ ተሰጥቶት ወገናችን አሁንም እንዳይሳሳት መሆን ያለበት ጉዳይ ነው ብዬ ማምነው እኔ። ነገር ግን ከዚያ ሰላማዊ ሰልፉ ላይ አንዳንድ ንግግር ያደረጉት ይሄ ምናልባት ቆይቶ ለታሪክ ሊቀመጥ ይችላል። እኛ እኮ ሚዲያ ላይ ነው በአሁኑ ሰዓት ቴክኖሎጂ አድጓል። ዋትሳፖች፣ ፌስቡኮች የተለያዩ
0: ካለንበት የተሰራው ነገር ይደርሰናል።
1: አዎ ይደርሰናል። ስለዚህ ግን ጥንቃቄ ብናደርግበት ይሄ ጉዳይ እኮ አንዳንድ ጊዜ ምንድን ነው የሚባለው በወላጆቻችን ሲተርኩ ያምራን ብሎ ተተናገሩት የከፋን ብሎ የተውት ይሻላል ይላሉ አይደል?
0: በጣም ትክክል። እንደውም ልጨምር እዚህ ላይ እሱ ባለው አንድ ሰላማዊ ሰልፍ ወጥቶ የሆነ አካልን ማወገዝ በዚህ ሀገር ዲሞክራሲ መብት ሊሆን ይችላል። በርካታ አመታትን እዚህ ሀገር ያሉ ነጮች እናንተ ኢትዮጵያውያን ጥቁሮች ናችሁ ይሁዲዎች አይደላችሁ ይያሉን ነበር። አሁን ግን ራስ በራሳችን አንተ እኔን ይሁዲ አይደለም ስትል እኔ አንተን ይሁዲ አይደለም ስንል በህብረተሰባችን የቀረውን መከባበርና አብሮ መኖር አያፈርስብንም ወይ? ወደዚህት ነው እየሄድን ያለነው? ጥቅሙንና ጉዳቱን ለይተን አንዳንድ ቅስቀሳዎችን ማድረግ አይሻልም ወይ? እሱ ባለው
1: ትክክል ነው። ቅድም እንደተጠቀስኩት እንግዲህ አገራችን የተመሰገነ ይሁን እንጂ እስራኤል ብዙ ዲሞክራሲዎች አሉ፣ መብቶች አሉ። ነገር ግን መብታችን ነው ብለን አንዳንድ ጊዜ የምናደርገው ነገር ራሳችንም ሊጎዳ ይችላል። ራሳችንም ደግሞ እኛ ለምሳሌ አንዳንድ ጊዜ ታውቃለህ ዘረኝነት አለ። አሁን ግን አንዳንድ ጊዜ የምናሳየው ደግሞ እኛ በእኛ ራስ በራሳችን የምንፈጥራቸው ነገሮች አሉ። በተለይ ይህን ጉዳይ እንዲያው እያንዳንዳችን ልናስብበትና ልናጤንበት የሚገባው ቅድም እንዳልኩት ራሳችን በራሳችን መከፋፈል ማቆም አለብን። እኛ በተከፋፈልን ቁጥርም መብታችን የምናስከብረው በአንድነት ነው። መብታችን የምናስከብረው በመመካከር ነው። መብታችን የምናስከብረው ታሪካችንም ለልጆቻችን ለልጅ ልጆቻችን የምናስተላልፈው በውይይት ነው። አንዳንድ ጊዜ ግን ብድግ ብለው አንዳንዶቹ ለሌሎችም መግቢያ በር ይሰጣሉ። ይሄ ደግሞ መሆን የሌለበትና እያንዳንዱም ይህን ነገር በእውነት ሊያስብበት ይገባን የሚል ሀሳብ ነው ያለኝ።
0: በጣም ጥሩ። እንዲያው ሌላው እነዚህ ሰዎች ምንድን ነው ስጋታቸው? ለምሳሌ ከኢትዮጵያ የሚመጣውን ይሁዲ የሚያጣራ ካል አለ? ምስራዳፕንም ነው የዚህ ሀገር እንትን ነው ስተት ካለም እኮ ህብረተሰቡን መጥቶ እናንተ እንዲናችሁ በማለት ሳይሆን ስተት የሚፈጥረውን አካል እንደዚህ እንደዚህ ስተት እየታየን እስኪ ቼክ አድርጉ ወይስ እንነጋገርበት ማለት አይችልም ወይ? ይሄን ያክል ራስ በራሳችን ተሰዳድበን ተለያየነ ምንድነው እነዚህ ሀገር ያለው ነጭስ ከኛ የሚማረው? ራሳችን በህብረተሰቡ መካከል ስንሰነጣጠቅ ደግሞ ለሌላ ለፖለቲካና ለሌላ አካል ተጠቃሚ ነው የምንሆነው። ስለዚህ እንደው ጠንከር ያለ ሀሳብ ማስተላለፍ እንደ ህብረተሰብ መመካከር፣ በዚህ ምክንያት ተነስተን እንደ ህብረተሰብ መመካከር ጊዜው የደረሰ ይመስላል።
1: ትክክል ነህ። ለምሳሌ ለመመካከር ለመወያየት ጊዜው የደረሰ ይመስላል ላልከው፣ አዎ እኔ አሁንም ማስተላለፈው መልእክቴ ያለኝን ሀሳብ ህብረተሰባችን በያለንበት በየከተማችን በየአካባቢያችን ይህን ጉዳይ መመካከር አለብን።
0: ትክክል።
1: አንድነት መፍጠር አለብን። ስህተት እኮ አለ፣ እንሳሳታለን እኮ። ያን ስህተት ግን ማረም የምንችለው በጋራ በአንድ ላይ ስንወያይ ነው። አሁንም ደግሞ ለዚህ ለተደረገው ባለፈው ለተደረገው ንግግርም ሆነ ለተለያዩ ነገሮች አንድነትን ፈጥረን፣ ለምሳሌ የተቋቋሙ ግሩቦች አሉ፣ ይህን በተመለከተ እነዚያም ይህን ግሩብ ያቋቋሙ ኃላፊነት የወሰዱ አካላት ለህብረተሰባችን ጠበቅ ያለ ምክርና መልእክት መስጠት አለባቸው። የሃይማኖት መሪዎቻችን፣ ቀሳውስቶቻችን እንግዲህ እኛ አንዳንድ ጊዜ መከፋፈልን ባሳየንና የተለያዩ ነገሮችን በፈጠርነው ቁጥር ለእኛ ለልጆቻችንም ጥሩ አይደለም።
0: በጣም
1: ይህን ነገር በእውነት መታሰብ ያለበት ጉዳይ ነው። መመካከር አለብን፣ መወያየት አለብን። ምን አለ መሰለስ፣ ሌላው አንዳንድ ነገር ኢትዮጵያ ላይ ለሚጠባበቁት ወገኖቻችን፣
0: ኦሆ አዎ፣
1: አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ አባት ከልጅ ጋር እገናኛለሁ፣ እናት ከልጆች ጋር እገናኛለሁ፣ ወንድም ሰይቱ ጋር፣ አክስታጎቱ እገናኛለሁ ብሎ ለሚጠባበቁትም
0: ትልቅ እንቅፋት ነው። የምናደርገው
1: እንቅፋት ሊወገድ ይገባል።
0: በጣም በጣም ትክክል።
1: ልንመካከርበት ይገባል።
0: አዎ፣ የሆነ ነገር ስናረግ የሚያመጣው ነገር የሚጎዳ ከሆነ በመመካከር ነው ጥሩ ነገር። እንደው እሱ ባለው አንተ ከዚህ ውጭ ደግሞ ያው እናንተ ፖለቲከኛ ናችሁ ማለት ይቻላል አይደለ? የሰፈር አስተዳዳሪዎች አሁን አገራዊ ምርጫ ለመሄድ አገሪቱን ትንብላለች እና የፈለጋችሁትን ምረጡ፣ ችግር የለብኝም፣ ግን ህዝቡ ይጠቅመኛል የሚለውን ነገር እንዲመርጥ ውይይት ታረጋላችሁ፣ ትነጋገራላችሁ። ማንንም ማን ይምረጥ ግን እንደው ለህዝቡ የሚጠቅመው ይሄ ነው ምናምን የምትሉት ነገር አለ? በየከተማው ስለምሰማ ነው እንደዛ ምልህ እሱ ባለ።
1: በጣም ጥሩ ጥያቄ ነው ወንድም ገብርኤል። ምን አለ መሰለህ፣ እንግዲህ ያው እኔ ፖለቲከኛ ይባልም ግን ምንድነው የሚባል ነገር አለ፣ ባናርስ እናጣምድ ነበራል የሚባለው።
0: ያው እዛ ውስጥ ካለ ፖለቲካ
1: እና ስለዚህ ፖለቲካ ማለት ለእኛ ባለንባት ሀገር ትልቅ መብታችን የምናስከብርበት ነው። በእውነት መማማር አለብና ፖለቲካ ምንድን ነው? ለምሳሌ አንዳንድ ጊዜ እንደው ወደኋላ እመጣለሁኝ፣ መመራትና መምራት ምንድን ነው?
0: ትክክል።
1: ይሄን ጉዳይ ፖለቲካ ደግሞ ማን ለሀገሪቱ ይጠቅማል፣ ማን ለወገናችን ይጠቅማል፣ ማን ነው ያገባኛም ብሎ ለወገኖቻችን፣ በተለይ ወንድም ገብርኤል እኛ አንዳንድ ጊዜ ከቁጥራችን ማነስ ፖለቲካ በመጣ ቁጥር ግን እንከፋፈላለን።
0: ቁጥራችን ትንሽ ነው፣ ፖለቲካ በመጣ ቁጥር ግን መከፋፈላችን ተቁጥራችን እኩል እየሆነ እየመጣ ነው።
1: እኩል እየሆነ ነው። በእውነት በአሁኑ ሰዓት በነገራችን ላይ በርከት ያሉ ወጣቶች እንደው እኔም አንተም አዲስ አበባ ላይ ወይም ደግሞ የምናቃቸው ወጣቶቻችንም ወደ ፖለቲካው እየቀረቡ ነው። ግን ይህም በሚያደርጉት ሰዓት መሞከሩ፣ መቅረቡ፣ መታገሉ አስፈላጊ ነው። ግን ደግሞ እንዲገቡ ማድረግ ያለብን እኛንን።
0: በትክክል።
1: ከዚያ ውስጥ እኛ ተወካይ ሲኖረን ተሰሚነትም አለን። እና ስለዚህ ይህን ምርጫ ደግሞ ህብረተሰባችን እንግዲህ እያንዳንዱ ቅድም እንዳልነው መብት አለ፣ ግን መብታችን ነው ብለን ድምጻችን ያልሆነ ቦታ ላይ ማባከን የለብንም።
0: ስለዚህ እንመካከር ነው እንነጋገር ነው።
1: ስለዚህ መወያየት አለብን።
0: አዎ የሚጠቅመውና
1: መመሪ መመጣት አለብን።
0: እሺ
1: ይሄ እኔ አንድ ማለት የምፈልገው ነገር አለ።
0: ባጭር
1: ያገራቀፍ ምርጫ ነው። ይሄ ያገራቀፍ ምርጫ ስለሆነ በአራት ዓመት አንድ ጊዜ የሚመጣ ምርጫ ነው። ስለዚህ ሁሉም ህብረተሰባችን መወያየት፣ መመካከር፣ መነጋገር አለብን። ድምጻችን አናባክን። ድምጻችን ይሆነናል ነው ተወካይ መስጠት አለብን።
0: እሺ ስለዋለ ካለን ጊዜ አንጻር ነው ተመካከሩ። የአራት ዓመት የሚመረጥ መንግስት ቀላል ነገር አይደለም። የሚያስተላልፈው የሚያደርገው ተጠኖ እናንተ ይበቃል ማለት ይሆነኛል የምትለውን ተመካከሩ። ዛሬ ካለን ጊዜ አንጻር ነው። ሌላም እንዳንተ ሐሳብ የሚሰጥ ወንድም ስላለ ነው። በሌላ ቀን እንነጋገራለን። እንደማጠቃለያ የምትለው ካለ
1: እንደማጠቃለያ እኔ ምርጫውን በተመለከተ እንግዲህ በሌላ ጊዜም ሰፋ ያለ ፕሮግራም ይዘን እንከታተላለን። ያው ቅድም እንዳልከው እንግዲህ በዚህ በአለው ፓርቲ በትልቁ መንግስት ውስጥ በርካታ ዓመቶች በዚያ ውስጥ ነው ተጣቀሰው እና እንቀጥላለን እንወያያለን። ከዚያ በመቀጠል ግን ማለት ምፈልገው ኢትዮጵያ ስለቀሩት ወገኖቻችን
0: መልካም
1: ኢትዮጵያ ስለቀሩት ወገኖቻችን ወንድም ገብርኤል አንድነት መፍጠር አለብን።
0: በጣም
1: አንድነት ፈጥረን ለወገኖቻችን በጋራ መታገል አለብን። ወገኖቻችንን የሚመጡበትን መንገድ በጋራ ሆነን መከታተልና መታገል መመካከር አለብን እላለሁ። ወንድም ገብርኤል አመሰግናለሁ።
0: እሱ ባለ ጉበኛ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሻባት ሻሎም። የከተማችን ሰው ሰላም በልልኝ። አመሰግናለሁ። መልካም። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ውይይታችን ይቀጥላል። ውይይታችን የምናደርገው ከህግ ጠበቃ አቪ ቢተው ጋር ነው። እሱም በስልክ መስመራችን ይገኛል። የህግ ጠበቃ አቪ ቢተው እንደምን ዋልክ?
2: ጤና ይስጥልኝ ገብሬ። እንዲሁም አድማጮች
0: ሁሉ ሰላም
2: ሰላም።
0: መልካም። እንደው ካንተ ጋር አንተ ምለው ያው እንግዲህ ወጥ እንዲሆን ነው ንግግራችን እንጂ አንቱ ማለት ነበረብኝ። የህግ ጠበቃ አቪ፣ እንደው የሀገራችን የደህንነት ሁኔታ በዚህ ተዘጋ ሲባል በዚህ ከፈታል፣ በዚህ ተከፈተ ሲባል የሆነ ተዘጋ ነገር የሚባል ይመጣል እና ሰሞኑን ደግሞ በእስራኤል ሀገር በጣም ስጋት እየፈጠረ ያለው ዛሬም ጨምሮ በይሁዳና ሰማርያ ቀበሌ ያለው እስራኤላውያንና ፍልስጤማውያን እየተገናኙ የሚያደርጉት ግጭት ነውና በዚህን ጀምር እስኪ።
2: እንግዲህ በመሰረቱ እስራኤል ከሰባ ስምንት ዓመት በፊት 79 ሊሆን ነው ስትመሰረት ጊዜያዊ ድንበር ነው የነበራት።
0: እሺ።
2: በታሪክ ይሁዳና ሰማርያ በሙሉ የአብርሃም አባታችን አብርሃም ከእግዚአብሔር የተቀበለው ቦታ ነበር ከናን ተብሎ እዚያ በኋላ ሲወርስ እስራኤል ነው። እዚያ የተለያዩ ጠላቶች መጥተው ለሁለት ሺህ ዓመት ተበትነን ቆይተን ከመጣን በኋላ በ1948 ዓ.ም የአውሮፓ ሆሎኮስት ጀርመኖች ጭፍጨፋ ካበቃ በኋላ እስራኤል ድንበሯ ይሄ ነው ብለው የተባበሩት መንግስታት ከፍለው ለፍልስጤምና ለእስራኤል ሰጥቶ ነበር። ግን በታሪክ ደረጃ ይሄ ቦታ የእስራኤል ነው። አገር ነበር፣ ህዝብ ነበር፣ መንግስት ነበር፣ ሁሉ ነበር። ፍልስጤሞች ከሳውዲ አረቢያ ከየትም ቦታ እየተሰደዱ የመጡና ጥቂቶች የነበሩበት ቦታ ነው። እዛን ጊዜ ጀምሮ እስከ 67 ዓ.ም ያው ጆርዳን ስትቆጣጠረው ነበር። 67 ዓ.ም እስራኤል በስድስቱ ቀን ጦርነት ግብፅን፣ ሶሪያን፣ ጆርዳኖስ እንዳጠቃችበት ጊዜ የተወሰደ ቦታ ነው። ስለዚህ የዓለም መንግስታት የተባበሩት መንግስታት የሚለው እስራኤል እዚህ አካባቢ ወራሪ ነሽ የሚሉ፣ እኛ ደግሞ ወራሪ አይደለም የታሪክ ባለቤት ነን፣ የቦታም ታሪክ ቦታ አለን። ለምን እዚያ ቦታ የእነ አብርሃም የእነ ዮሴፍ የሌሎች መቃብሮች ቦታ ስላለ እንደዚያ ነበር። አሁን የአገሪቱ ነጻ ስትወጣ በመንግስት ላይ እስከ 77 ዓ.ም የቆየው የማራህ ወይም ፍለጌታ ቦዳ የሚባለው የግራው ክንፍ መንግስት ከተባበሩት መንግስታት ጋርም ከአረቦች ጋርም ገፍተው ሲመጡ በጦርነት እንዲያ ሲል በመነጋገር ነገሩን ለላርጎት ቆይቷል። አሁን የእስራኤል መንግስት የፍልስጤም ራስ ገዝ አስተዳደር በዚያ ቦታ እንዲቆይ አይፈልጉም። በሌላ በኩል ደግሞ በይሁዳና ሳማሪያ በኩል በርከት ያሉ እስራኤላውያን ሰፋሪዎች አሉ። እነሱ አሁን ባለው መንግስት በጣም መስፋፋት ጀምረዋል። 140 በበላይ ቦታዎችን በመያዝ የሰፈራ ጣቢያዎችን አቋቁመዋል እና ይሄ ቦታ የእኛ ነው በማለት ከአረብ ከተሞች እየገቡ በይፋ መሳሪያ ይዘው መረበሽ የሚሞክሩ አሉ። ይሄ ጉዳይ ለሁለቱ ህዝብ መጋጨት ሁኔታ እየፈጠረ ነው። ወታደሮችም መቋቋም አይችሉበት ሁኔታ እየደረሰ ነው።
0: በጣም ትክክል። አሁን እንደው የግጠበቃ አቪ በይሁዳና ሰማርያ ቀበሌ ያሉት ፍልስጤማውያን የግጭቱ መንስኤ አድርገው የሚወስዱት እቺ ሀገር የእኛ ናት ከሆነ፣ እኛ ደግሞ ይሁዲዎች የእኛ ናት ከሆነ፣ በዚህ ሁኔታ እንደው የሆነ ቀን ሂዶ ተንከባሎ ሰላም ይፈጠር ይሆን? እንዴት ሊሆን ይችላል? እዚህ አካባቢ
2: እኔ አይመስለኝም። በመጽሐፍ ቅዱስም ተጽፏል፣ ፍልስጤም ይለዋል መጽሐፍ ቅዱሱ። እነሱ ፍጹም ሰላም የሚፈልጉ አይደለም። እኛ ብቻ ነን ከሜዲትራኒያን ባህር እስከ ወንዙ ድረስ የእኛ ናት። እናንተ ከየትም ቦታ ተሰዳችሁ የመጣችሁ ናችሁ፣ ልቀቁ። እንደዚህ የሚባል ነገር የለም። የታሪክ ባለቤት ነን፣ የቦታም ባለቤት አለን። እነሱም በአንዳንድ ቦታ ላይ የነበሩበት ቦታ ስለሆነ እንጂ በታሪክ የፍልስጤም የሚባል ነገር አልነበረም። ስለዚህ ይሄን ሁሉ አንድ፣ እነሱም እንደ አካባቢው የሀገር መመስረት ይፈልጋሉ። ሁለት፣ የመካከለኛው ምስራቅ እስራኤልን የሚጠሉ አካላት ደግሞ በሏቸው፣ መሳሪያ እንሰጣለን፣ ገንዘብ እንሰጣለን፣ እንዲያውም ይሁዲ የገደል በሙሉ የነፍስ ዋጋ ይከፈላል እየተባለ የፍልስጤም ራስ ገዝ አስተዳደር ሙሉ የሰጠበት ነበር። ስለዚህ እኔ አጠቃለሁ፣ እኔ እፈጃለሁ፣ እኔ አባራለሁ የሚባል ነገር የለም። ቢቻል ኑሮ ፍልስጤም አንደኛ እስራኤል ያቀረበችው ሀሳብ በጣም ጥሩ ነበር፣ አገር መሆን ትችላላችሁ፣ ግን ወታደር አይሞላች አይኖራችሁም፣ ራሳችሁን ችላችሁም ውጭ ግንኙነት ማድረጋችሁም የራስ ገዝ አስተዳደር ይኖራችኋል። ከፈለጋችሁ ፍልስጤምን ናዛን እንደ ፊሊፒንስ ሀብታም ሀገር ማድረግ ትችላላችሁ ብሏቸው ነበር። እነሱ ግን አላማቸው ሌላ ነው፣ የመግደል ነው፣ የመጥለፍ ነው። ይኸው በጥቅምት 7/2023 የደረሰው በደል ፍልስጤምን የፍልስጤምን ህጻናት እያስተማሩ ያሳደጉት ደረጃ ነው። ስለዚህ በዚህ አካባቢ ያለው ሁኔታ በፍጹም ሰላም የሚሆን ነገር አይደለም፣ በዚህ የሚበርድ አይደለም። ሁለት አማራጭ አለ። አንደኛ የእስራኤል ህዝብ በሙሉ ያን ቦታ ይዞ ፍልስጤሞች ወይም ሰላም የሚቀመጡበት ወይም ደግሞ ለቀው የሚሄዱበት ሁኔታ ካልኖረ በስተቀር በዚህ አካባቢ ሰላም ይኖራል የሚባል ነገር የለም።
0: ሌላው ዶናልድ ትራምፕ በጋዛ ሰርጽ አስገብተው የሐማስን መሳሪያ እንዲያስወርድ ያደርጋል ያሉት ይሄ ሞይጼት አሻሎም ሸል ዶናልድ ትራምፕ ወይም ደግሞ የሰላም ምክር ቤት ወደ ጋዛ ሰርጽ እንዲገባ የእስራኤል ካቢኔም ፈቅዷል። ግን አሁን ይሄ ወደ ጋዛ ሰርጥ እንዲገባ የተፈቀደው የሰላም ምክር ቤት ከሐማስ ጋር በመነጋገር ሐማስ ትጥቁን እንዲፈታ ስምምነት ላይ ደርሰናል አለ። ሐማስ ደግሞ በበነገታው መጣና ትጥቅ እንዲፈታ ሰላም ስምምነት ላይ ብንደርስም እስራኤል መከላከያ ሰራዊት ከጋዛ ሰርጽ እስካልወጣ ድረስ የሚታሰብ አይደለም አለና፣ ይሄ ነገር አሁን ወደ ሌላ ጦርነት ነው የሚወስድን ወይስ የፖለቲካ ፍከራ ነው? ውስጥ ለውስጥ ሊፈታና ለዶናልድ ትራምፕ ሀሳብ ሊገዛ ይችላል ሐማስ? የህግ ጠበቃቢ
2: እንግዲህ ዶናልድ ትራምፕ እና አሜሪካ የመካከለኛው ምስራቅ ነዋሪ አይደሉም። የአረቦችን አላማና የአረቦችን ሂደት አያውቁም። ስለዚህ በእነሱ ሀሳብ መሳሪያ ይውረድ ሲባል ሐማስ መሳሪያውን አውርዶ አሜሪካ የምትለውን ተቀብሎ ፍጹም ለጦርነት አያስብም ለማለት በጣም አደጋች ነው። ስለዚህ አሁን ያለበት በአንድ በኩል የእስራኤል መንግስትም ከፍተኛ ጥፋት አለበት። አንድ ሀገር በጦርነት ያቸንፋል። የተቸነፈውን ኃይል ለወደፊቱ ለማጠቃለልና አንድ ለማድረግ ደግሞ እስራኤል ማድረግ የነበረባት ኦኬ፣ እኛ በጦርነት አጥቅተናል፣ አሁን መሆን ያለበት ይሄን ፍልስጤም ተቀበለ ወይም ሐማስ ተቀበለ የሰላም ድርድር እንቀመጣለን። እኛ ግን አዛል ልለቅ የምንችለው በፍጹም ሰላም ሲሆን ሌላ አቅጣጫ ሲያዝ ነው እንጂ አሁን ባለው ሁኔታ መድረስ አይችልም ይባል ነበረበት። አሁን ዶናልድ ትራምፕ ያቀረቡትን ሀሳብ የእስራኤል መንግስት እንደ መካከለኛው ምስራቅ ሀገር ለጊዜው ብትቀበለውም ለወደፊቱ የምትቀበለው ነገር አይደለም። ምክንያቱም ሐማስ መሳሪያ አወርዳለሁ ሲል መሳሪያውን ደብቄ ለተወሰነ ጊዜ ሰላም መስዬ ቀርቤ በማመቼ ጊዜ እነሳለሁ ለማለት ነው እንጂ እሱም መሳሪያውን አውርዶ ለሰላም ይዘጋጃል። አዛ የመካከለኛው ምስራቅ ፊሊፒንስ ትሆናለች፣ የቱሪስት መናኸሪያ ትሆናለች ተብሎ የሚታሰብ ነገር አይደለም።
0: መልካም። ሌላው የአሜሪካና የኢራን ውጥረት ተባብሶ ቀጥሏል። ባሳለፍነው ሌሊት ኢራን በኩዌት የሚገኝ የአሜሪካን መከላከያ ሰራዊት ይዞታና ቦታ መትቻለሁ ብላለች። አሁን ይወጡ ያሉ ዜናዎች በሚገርም ሁኔታ የአሜሪካ የጸጥታ አካላት የአሜሪካ መከላከያ ሰራዊት በኩዌት የሚገኘው ቦታውን እንዲለቅ ያሰቡ ነው። ይሄ ነገር ለአካባቢው ሰላም መደፍረስ ዋነኛ አስተዋጽኦ ያድርግም ወይ? አሜሪካ ለምንድነው መከላከያ ሰራዊቷን ከቦታ ቦታ ከማንቀሳቀስ ይልቅ የኢራንን የጀርባ አጥንት በመምታት ኢራን ወለ ድርድር እንድትቀመጥ ወይ ደግሞ ወደ ለየለ ጦርነት እንድትደማትፈል ከፍራት ነው ከትግስት ነው? የህግ ጠበቃ አቢቢተው የአሜሪካ አቋም ምንድነው በዚህ ላይ?
2: አሜሪካ እንግዲህ በታሪክ እንደምታወቀው በቪየትናም፣ በኮሪያ፣ በአፍጋኒስታን ኢቭን በሶማሊያም ቢሆን የመጀመረው ስራ በሙሉ ፔፐር ታይገር የወረቀት ላይ ነብር ነች የምትባለው። ፍጹም አሜሪካ በአንድ ቦታ ላይ ገብታ በዚያ ቦታ አቸንፋ ወይም ሰላም አድርጋ ወጥታ አታውቅም። ይጀምራሉ፣ ነገሮች ሲቀየሩ ደግሞ ይሸሻሉ። ይሄ ነው ያለው ሁኔታ። አሁን ደግሞ በኢራን ላይ የመጀመሪያው ዙር ጥቃት ከእስራኤል ጋር ያደረጉት በጣም ጥሩ ነበር። ህዝቡም ተነስቶ አምኖ የዶናልድን ትራምፕ አምኖ ሰላማዊ ሰልፍ ወጥቶ አይዟችሁ እንመጣላችኋለን እየተባለ ያ ሁሉ በደል ሲደርስ አሜሪካና እስራኤል ገብተው ያደረጉት የመጀመሪያው እርምጃ ጥሩ ነበር። በኋላ ትራምፕ ነገሩን ቀይረው ደግሞ ሰላም አሉ ለተወሰነ ጊዜ አሉ። አሁን መጨረሻ ላይ ኢራኖች የሚፈልጉት በፍጹም ሰላም አይደለም። በእነሱ ህዝብ ያልቅ ምንም አይመስላቸውም። የሚመጣው ህዳር ወር በአሜሪካ የውስጥ ምርጫ ይደረጋል።

0: ማሳየት አለበት።
1: በሚዲያ እንደሚነገረን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን እየገቡ አንዳንድ ቀን ግጭት ሲያደርጉ ዛሬ አደገ ጦርነቱ ዛሬ በቃ ወደ ለየለት ሊሄዱ ነው ሲባል እስራኤል እንድትገባ በዚህ ጦርነት አይፈልጉም ይባላልና እስራኤል እንድትገባ የማይፈልጉት ጦርነቱ ከቁጥጥር ውጭ ይሆናል በማለት ነው? ለምንድን ነው ምክንያታቸው አንተ ስታስበው እስራኤል እንድትገባ አይፈልጉም ይባሉት ፕሬዝዳንቱ?
0: እንደሚመስለኝ የአረብ አገሮች እንደ ኩዌት እንደ ሳውዲ እንደ ባህሪን እንደ ዱባይ ያሉት የአረብ አገሮች ናቸው ኃይለኛን ተቀብሎ ለጊዜው ጊዜን ማሳለፍ የሚያምኑበት ጉዳይ ነው። ስለዚህ እስራኤል ተገባች የበለጠ ሁኔታው ይከፋል በማለት ነው። ደግሞ የጋራ ጠላታቸው ሁሉም በእነሱ አሳሰብ እስራኤል ናት። እስራኤል ግን ለመካከለኛው ምስራቅ ሰላም ማምጣት የሚገባት አገር ናት። እንደ ሳውዲ ያውቃሉ፣ ሌሎችም ያውቃሉ። እና ትራምፕ እንደሚመስለኝ ከሆነ በአንድ በኩል እኔ ብቻ አሜሪካ ፈርስት ብለው እኮ ተነስተዋል። አሜሪካ ናት የዓለም ጠባቂ፣ አሜሪካ ናት የዜጎቿን መብት ማስጠበቅ ያለበት የሚል አለ። ሁለተኛ ደግሞ እንደሚመስለኝ የአልኩሃ አረብ ሀገራት በአሜሪካ ላይ ተጽዕኖ እያደረጉ እስራኤል እንዳትቀርብ የማድረግ ፍላጎት አለ።
1: መልካም። ሌላው እንደው ባልን አንድ ደቂቃ አጭር ደቂቃ ሐማስ በዚህ ሁኔታ ትጥቁን እንደማይፈታ እንትን ትንሽ ግንዛቤ ካለን ሂዝባላስ እንደው ትጥቁን ሊፈታ ይችላል ወይስ እንደዚህ ተብሎ የሆነ ቦታ ነው ልደን ልንሰቀል ምን ይችላል?
0: እንግዲህ ሂዝቡላ በመሰረቱ እስራኤል እዚህ ላይ ነው መጠንከር ያለባት። በሊባኖስና በእስራኤል መካከል የድንበር ግጭት የለም፣ የወሰን ጭቅጭቅም የለም።
1: ትክክል።
0: ይህ ሁሉ ችግር የመጣው በመጀመሪያ እስራኤል ለማጥቃት የሐማስ ወይም የፍልስጤም ተዋጊዎች እዚያ ቦታ በሊባኖስ መሰረት ጥለው በ1982 ዓ.ም የመጀመሪያው የሊባኖስና የእስራኤል ግጭት ሲፈጠር ያን ጊዜ ብዙዎቹ የፒኤልኦ መሪዎች ወደ ቱኒዚያ፣ ወደ ሞሮኮ፣ ወደ አረብ ሀገሮች ተሰደው ነበር። እዚያ ተጠቅቶ አማል የሚባለው ሺ ፓርቲ ነበር። እዚያ በኋላ ሂዝቡላ መጣ። ሂዝቡላ የሱሪያ ተላላኪ ቡድን ነው። ሂዝቡላ በእስራኤል ድንበር ላይ ሆኖ የሊባኖስን ወሰን ለመጠበቅ ሳይሆን እስራኤልን ለመረበሽ፣ የእስራኤልን የጸጥታ ሁኔታ ለማናጋት የሚጥር የኢራን መላክተኛ ነው። ስለዚህ አሁንም የሚደረገው ሁኔታ አሜሪካ እንደዚያ ገብታ ፈረንሳይ ምናልባት ይባላል ኢራን እንትና ሶሪያም ትገባለች ይባላል። ይሄን ማድረግ ቢችሉ ጥሩ ነበር። እንደሚመስለኝ ከሆነ ግን ሂዝቡላ በምንም ታምር መሳሪያውን ጥሎ ለሰላሙ ተገዥ ይሆናል ማለት አይቻልም።
1: መልካም። እንደው እንደማጠቃለያ የምትለው ካለ ጊዜያችን እየተገባደደ ስለሆነ እኔ ጋር እጅግ አድርጌ ማመሰግን የህግ ጠበቃ አቪፒተው።
0: በመጀመሪያ ደረጃ ለዚህ ጉዳይ እንደጋበዝከኝ በጣም አመሰግናለሁ። ለወደፊቱም በተለይ ሙያዬን በመለከት ለህዝቡ ማቀርበውን መልስ እና ማብራሪያ ባቀርብ ደስ ይለኛል። በአጠቃላይ እንግዲህ የእስራኤል ህዝብ መገንዘብ ያለበት አሁን 3 ወር በኋላ ምርጫ ሊሆን ነው። ይህ ምርጫ ዋናው ነገር ትኩረት መደረግ ያለበት በእስራኤል ህዝብ መካከል በመንግስት ደረጃ የጣምራ መንግስት ተቋቁሞ በመካከላችን ያለውን ውጥረት አስወግዶ አንድ እስራኤል አንድ አቋም አንድ ህዝብ የሚሆንበት መንገድ ቢፈለግ በጣም ጥሩ።
1: እጅግ አድርጌ አመሰግናለሁ። ሻባት ቻሎም የህግ ጠበቃ አቢቢተው። እሺ
0: ጠበሻል።

ሰላም ክቡርና ክቡራን ክቡር ማህበረ እስራኤል ሆይ ሰላም ጠና ይስጥልኝ። ለምን ሰነበታችሁ? እነሆ ዛሬ የሚነበበው እንደተለመደው በቅዱስ በኦሪታችን በኦሪት ዘዳግም በምዕራፍ 7 እስከ ምዕራፍ 11 ይነበባል። ጥቅሱና አነባቢው በትንቢተ ኢሳይያስ ምዕራፍ 49 ከቁጥር 14 ይነበባል። ከነባቡ በፊት የሰንበት መዝሙር

0: يتبارك إغزيابيهر أملاك إسرائيل أملاك لكل منفاس إغزيوه لكل زسقع زقبرة عبي ومنكر ومدمن بهاتيتو قدوس لعالم والعالم لعالم ليكون ليكون نهو وريزة داقم من عبسبات أملاك إغزيابيهر لتورسات ودمت قبابات مدر بعد أغزية كفيتم بزو أعزام كانت يبلتتنا يبرتتون سباتتون أعزام كتاويان የርገሳውያን አሞራውያንን ከናናውያንን ያዋሳውያንን ያውያንንም ያዋሳውያንም ባወጣ ጊዜ አምላክ እግዚአብሔር በእጅ አሳልፎ በሰጣቸው በመታቸው ጊዜ ፈጽመህ አፋቸው ከእነርሱ ጋር ቃል ኪዳንም አታድርግ አታድርግ አትማራቸው ከእነርሱ ጋርም አትጋባ ሴት ልጅህን ለወንድ ልጅ አትስት እሴት ልጁን ለወንድ ልጅ አትውሰድ እንዳትረክስ ተጠንቀቅ እንዳትክደኝ ሌሎች ማማልክት እንዲያመልክ ልጅህን ያስታልና የእግዚአብሔርም ቁጣ ይነድባችኋል ፈጥኖም ያጠፋችኋል ተጠንቀቅ እስራኤል ሆይ ነገር ግን እንዲህ አድርጉባቸው መሰዊያቸውን አፍርሱ ሐውልቶቻቸውም ሰባብሩ የማምለኪያ አጸዶቻቸውንም ቁረጡ የተቀረጸውን ምስላቸውንም በእሳት አቃጥሉ ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና ከምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆነው ዘንድ አምላክ እግዚአብሔር መረጠ ተመልከቱ አሁንም አግባን ብሎ አባቶቻችን ጅንጋ ኢየሩሳሌም ጅንጋ ብሎ ከተቀደሰሽው አገር ገብተን ምናደርገው ስርዓቱ የሚናገረው ወሪታችን ቅዱስ ወሪታችን ይሄ ነው ምክንያቱም በሀገሪቱ ትገባላችሁ ገብታችሁ ግን ጠግባችሁ ወደ ጣዖትና ወደ አምልኮት ወደ ኃጢአት መንገድ እንዳትከተሉ ተጠንቀቁ ያ እንዲያውም ሲያመልኩ ስታዩ ዝም ታላችሁ ልጆቻችሁ በግቢና በትውልድ በአምልኮቶቻቸው ያስተዋቸዋልና ዝም አትበሉ እንዲሁም ሐውልቶቻቸው ማምለኪያቸው የሚያመልኳቸው መለኮያን እነዚህ አፈልሱ አፍርሱ ይላል ማፍረስና ማፍለስ ማለት እንዴት ነው አሁንም ህዝቡን አጥብቆ መጠበቅ መመርመር ወደ አምልኮት ወደ ጣዖት የሚሄድ እስራኤል ነይ ብሎ ከመጣ በኋላ ወደ አምልኮት የሚሄድ ሰው ከኛም ከመካከላችን እስራኤል ሆኖ የሚኖር ሰው እየተከተለ የሚያመልክ ሰው ያን አይቶ ዝም ማለት ለሰማውና ላየው ሁሉ ኃጢአት ነው እና ስለዚህ ነፍሳችሁን በትጋት ጠብቁ እንዳትጠመዱባቸው እንዳትተጠንቀቁ ይላል ሐውልቶቻቸው ሰባብሩ የማምለኪያ አጸዶቻቸውን የተቀረጸውን ምሳሌያቸውን በእሳት አቃጥሉ ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና እስራኤል ቅዱሳን ሁኑ ቅዱሳን እግዚአብሔር አምላክክሙ ከምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱና ለራሱ ተሆነው ዘንድ የአምላክህን እግዚአብሔር የመረጠህ እግዚአብሔር የወደደህና የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁ የማለላቸው መሐላ ለአብርሃም ለይስሐቅ ለያዕቆብ ስለተጠበቀ ስለዚህ እግዚአብሔር በጽኑ እጁ አወጣችሁ ከግብጽ ከባርነት ቤት ወደ ነጽነት ከምስር ቤት ከግብጽ ቤት ከባርነትም ቤት ከግብጽ ከፈርዖን ንጉስ እጂ አዳናችሁ እግዚአብሔር አንተም አምላክህ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትንም ትእዛዙንና ህጉን ለሚጠብቁ ቃል ኪዳኑን ምህረቱን እስከ ሺህ ትውልድ ድረስ የሚጠብቅ እግዚአብሔር የታመነ አምላክ ነው። እንዲያው እንደሆነ እወቅ። የሚጠሉትን ህጉን ለማይጠብቁ ለማጥፋት በፊታቸው ድራት ይመልስባቸዋል እግዚአብሔር። ለሚጠላው አይዘገይም፣ ነገር ግን በፊቱ ብድራት ይመልስላቸዋል። እንግዲህ ታደርጋት ዘንድ እኔ ዛሬ ለአንተ የማዛትን ትእዛዝና ስርዓትን ፍርድን ጠብቅ። እስራኤል ሆይ እንዲህ ይሆናል፣ ይችን ፍርድ ሰምተህ ብትጠብቃት ብታደርጋትም አምላክህ እግዚአብሔር ለአባቶች የማለውን ቃል ኪዳኑና ምህረትን ስለ አንተ ይጠብቅ፣ ምህረቱን ይጠብቅልሃል፣ ቸርነትን ያበዛልሃል፣ ይወድህማል፣ ይባርክሃል፣ ያበዛህማል፣ አሜን ይሰጥህማል ዘንድ ለአባቶች የማለላቸው ምድር የሆድህን ፍሬ ምድረ ብሩክት ተትዊዛ ሊዮማር ተታፈሪ ስርናይ ወይን ማርና ወተትም ታዘንበው ምድር አወርሳለሁ ብሎ የማለላቸው የአባቶቻችን ቃል ኪዳን ይኸው ገብተን ወርሰናታል። አሁንም በህጉ የምንሄድ ያድርገን፣ በጥጋቡ መንገድ አሁን የሚሄድ ሰው በስተት የሚሄድ ሰው አይኖርባትም ብሏል። የመሬትህን ፍሬ እህልህን ወይንህን ዘይትህንም የከብትህን ብዛት የበግህን መንጋ ይባርክሃል። ከአሕዛብ ሁሉ ይልቅ የተባረክ ትሆናለህ። በሰውና በከብት ዘንድ ወንድ ወይም ቢሆን ወይም ሴት ብትሆን መካን አይሆንብህም። እግዚአብሔር ህመምን ሁሉ ከአንተ ያርቃል። የማታውቀው ክፉን የግብፅ በሽታ ሁሉ አንተ ላይ አደርስብህም። እንሆ ህግ የጠበቅነ እንደሆን ጥቅሙ ለእኛ ነው። ስርዓተ ህግ ኦሪት የጠበቅነ እንደሆን የተፋቀርንባት እንደሆን የተዋደድንባት እንደሆን የአምላክ መንገድ ተያዝነ። አሁን ልሾን ራ ይላሉ፣ ክፉ ምላስ በክፉ ሽንገላ ሰውን ማማት፣ ማንኛውም እግዚአብሔርን ማስከፋት ተተውነ በመልካም እንኖርባታለን። አሁንም በሽታውን በግብፅ የነበረ ወደ አንተ አላደርስብህም፣ እኔ ፈዋሽ ነኝ ብሏል። ዛሬ በበሽታ ሁሉ የሚታመመው ዝም ብሎ የመጣ በሽታ አይደለም። ስለሚደረገው ኃጢአት፣ ስለሚሰራው ስራ፣ ስለ መካካዱ፣ መተማማቱ በቃል ኪዳን አሁንስ በጓደኛው በስራ ገበታ አሁን የሚቀና በባለንጀራው ገንዘብ በማናቸውም አሁን በምሽቱም በቤቱም ይቀና እነው። በዚህ ሁሉ ይህ በሽታ የሚመጣ በዚህ ነው። ጦርነቱ መጥቶ የነበረ በዚህ በእነዚህ ቅናቻ ነው። ቤተ መቅደሱም የፈረሰ ሲናቲና ይላሉ። የቤተ መቅደሱ መፍረስ ይኸው ይህን የምንጾመው አሁን ቤተ መቅደሱ ይሰራ ያድርግልን። የእውነት ጾም ሁኖ የእውነት ጸሎት ሁኖ እግዚአብሔር ይራራልን፣ ፊቱም ያብራልን። እስራኤል ሆይ ዝም ብለን በአፋችን ልንናገር በልባችን ለቡ ዘንተ ኩልክሙ በልብክሙ እልሃለሁ ክሙ በእሙንቱ ሞይል በዘመኑ ያላቸው ህዝቦች ልብ አድርጉ ወደ አምላክ ተመለሱ ይለናል። ለቡ ዘንተ ኩልክሙ ካህናት እልሃለሁ ክሙ በእሙንቱ ሞይል በዚህ ዘመን ያላችሁ መሪ የሆናችሁ ካህናት ደግሞ ልብ አድርጉ። ንገር ለህዝብከ ግበር ለርእስከ ንገር ለውሉድከ ለልጅ ልጅህም ንገር ህጌን ጠብቅ ብሏል። ህጉን ምንጠብቅ ያድርገን። የሚነበበው የሚነገረው በየቤተ ክህነቱ በየቤተ መቅደሱ ቅዳሜ ይነበባል። ማንም ይህን በራሻ የማያውቀው የለም። ግን ከልባችን ፈሪሆት እንጨምርበት እና እንማረው። ኦሪት መማር ማለት ህጉን መጠበቅ ነው። ህጉ ይምራን እግዚአብሔር። ህመምን ሁሉ ከእናንተ አርቃለሁ፣ የማታውቁትን ክፉውን በሽታ እናንተ አርቃለሁ፣ አላደርስባችሁም ብሏል። በጠላቶቻችሁ ሁሉ ላይ አመጣባቸዋለሁ ህመሙን። አምላክ እግዚአብሔር በእጅ አሳልፎ የሚጥላቸውን አሕዛብን ታጠፋቸዋለህ። አይንህም አትዘንላቸው። ያም ወጥመድ ይሆንብሃልና አማልክቶቻቸው ሁሉ አታምልካቸው። በልብህም እነዚህ አሕዛብ ከኔ ይልቅ ይበዛሉና አወጣቸው ዘንድ እንዴት ይችላልው ብትል አትፍራቸው ነገር ግን አምላክ እግዚአብሔር በፈርዖንና በግብጽ ሁሉ ያደረገውን አምላክ እግዚአብሔር አይናችሁ ያያየች ታላቅ መቅሰፍት ምልክት ተአምራትን የጸናሽ በጸናሽ እጁና በተዘረጋው ክንዱ አድርጎ እንዳወጣችሁ እሰብ እንዳወጣህ እሰብ እስራኤል ሆይ እንዲሁ አምላክ አንተ በምትፈራቸው በአሕዛብ ሁሉ ላይ ያደርጋል ይዋጋልሃል እግዚአብሔር ደግሞም አምላክ እግዚአብሔር የቀረቱን ተፊትህም የተሸሸጉትን እስኪጠፉ ድረስ ተርብና ተርብ ይሰድባቸዋል ፍርሃት ይሰድባቸዋል አምላክ እግዚአብሔር ታላቅና የሚያስፈራ አምላክ በመካከልህ ነውና ከእነርሱ የተነሳ አትደንግጥ አምላክ እግዚአብሔር እነዚህን አሕዛብ በጥቂት በጥቂት ከፊትህ ያወጣቸዋል የተፈራ ያይቆብ የተፈራ ያይቆብ ገብርኤል የተፈራ እስራኤል የተፈራ ያይቆብ እስራኤል እስመናለውኩ ምስሌከ ሃለኩ ምስሌከ አኮላብርሃመ ወለይስሐቅ ለአብርሃመ ወለይስሐቅ ወለያዕቆብ አትፍራ ከአባቶች ጋር እንደነበርኩ እንዳለሁ አሁንም ከአንተ ጋር ነኝ እስከ ልጅ ልጅ ድረስ የእስራኤል ዘር አልሰወውም እያሃድገከ ወያጠፋከ ወይረስ ኪዳንም ለአወዊከ ለአባቶችህን የማልኩላቸው ቃል ኪዳን አልሰውህም አልጥልህም ብሏል እግዚአብሔር በሕጉ ምን ሄድ ያድርገነ ከትእዛዘ ሕገ ኦሪት ያውጣነ ሰንበት ሰላም ኦሪት ሰላም ሻባት ሻሎም
1: የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ሻባት የሚወጣበትና የሚገባበትን ሰዓት እንጠቁማለን ኢየሩሳሌምና አካባቢዋ ዛሬ 6 ሰዓት ከ56 ደቂቃ ገብቶ ነገ 8 ሰዓት ከ15 ይወጣል ቴል አቪቭና አካባቢዋ ዛሬ 7 ሰዓት ከ20 ገብቶ ነገ 8 ሰዓት ከ18 ደቂቃ ይወጣል ይወጣል ሃይፋና አካባቢዋ ዛሬ 7 ሰዓት ከ9 ደቂቃ ገብቶ ነገ 8 ሰዓት ከ19 ደቂቃ ይወጣል በርሸባና አካባቢዋ ዛሬ 7 ሰዓት ከ19 ገብቶ ነገ 8 ሰዓት ከ16 ኢላትና አካባቢዋ ዛሬ 19 ማለት 7 ሰዓት ተኩል ከሩብ ገብቶ 7 ሰዓት ከ15 ደቂቃ ገብቶ ነገ 8 ሰዓት ከ11 ደቂቃ ይወጣል የተከበራችሁ አድማጮቻችን የቀኑ ፕሮግራማችን እየተጠናቀቀ ነው በመሸቱ ፕሮግራማችን እስከምንገናኝ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ለቴክኒክ ባለሙያችን ሽምኦን ዱከርከር ምስጋና ይድረሰው አብሪያችሁ የቆየሁት ገብርኤል በየነ ነበርኩኝ በያላችሁበት ሰላም የሰፈነበት ሰንበት እንዲሆንላችሁ እየተመኘን በሙዚቃ እንሰናበታለን ሰላሙኑ ሰላም

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ህለቱ እንደ ብራንዝ ዘመን አቆጣጣር ዮም ሽሽ ዩዲዛይን በአፍ ታፍሽን በባብ እንደ አውሮፓን ዘመን አቆጣጣር ጁላይ 31 2026 እንደ ኢትዮጵያን ዘመን አቆጣጣር ሐምሌ 24 2018 ሲሆን የቴክኒክ ባለሙያችን አሰፍ ሞስኮቪች ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ፕሮግራሞች በቅድሚያ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከዘወትር ተሳታፊዎቻችን ጋር እንወያያለን። ስርጭታችን እስኪጠናቀቅ አብራችሁ እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የእስራኤል መከላከያ ሰራዊት በተለያዩ አቅጣጫዎች ወደ እስራኤል የሚሰነዘሩ ጥቃቶችን ለመግታት ጠንክሮ እየሰራ ነው። በይሁዳና ሰማርያ ቀበሌ በእስራኤላውያንና በፍልስጤማውያን መካከል የሚታየው ግጭት እንደቀጠለ መሆኑን ፍልስጤማውያን ተናገሩ። ጋዛ ሰርጽ መልሳ እንድትገነባ ለማገዝ በፕሬዚዳንት ዶናልድ ትራምፕ የተቋቋመው የሰላም ምክር ቤት የጋዛን የወደፊት ዕጣ ፈንታ የሚጠቁም ሰነድ ይፋ አድርጓል። ከሰሜን አፍሪካ ወደ ስፔን የገቡ በርካታ ስደተኞች ሁኔታ መነጋገሪያ መሆኑ እንደቀጠለ ነው። የብሪታንያ የዜና ምንጮች ፕሬዚዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቢንያሚን ነታንያሁ ኢራንን ከልለው መግቢያና መውጫ ለማሳጣት ተወያይተዋል ሲሉ ይፋ አደረጉ የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በዮርዳና ሰማርያ ቀበሌ በእስራኤላውያንና በፍልስጤማውያን መካከል የሚታየው ግጭት ከጊዜ ወደ ጊዜ ተባብሶ መምጣቱ እየተነገረ ነው። በዛሬው ዕለት ሸኼም አካባቢ ጉብኝት የሚያደርጉ እስራኤላውያንን ለመጉዳት ፍልስጤማውያን ድንጋይ በመወርወራቸው የተነሳ አንድ እስራኤላውያን ጥይት ወደ ሰማይ መተኮሱ ተዘግቧል። የመከላከያ ሰራዊቱና የጸጥታ አካላት በአካባቢው በብዛት ይገኛሉ የተባለ ሲሆን እስካሁን በሁለቱም በኩል የተጎዳ ሰው እንደሌለ ተደረሰን ዜና ለማወቅ ችለናል። ፍልስጤማውያኖች አምባጓሮው የተነሳው እስራኤላውያን አንድ መቃብር በማበላሸታቸው የተነሳ ነው ሲሉ ግጭቱን ለማርገብና ተቁጥጥር ውጭ እንዳይሆን ለማድረግ የጸጥታ አካላት በሚገባ እየሰሩ መሆናቸውን ይወጡ ያሉ ዜናዎች ያሳዩ ነው። ፍልስጤማውያንና ተያዥ ጉዳዮች ሳንወጣ በዮርዳና ሰማርያ ቀበሌ አሚትና ሐሊም የሚባሉት ይሁዲዎች ዛሬ ጧት በፍልስጤማውያን ላይ ችግር ማድረሳቸውን የፍልስጤማውያን የዜና ምንጮች ዘግበዋል። አሚትና ሐሊም ባስነሱት አምባጓሮ የፍልስጤማውያንን የጭነት መኪና አቃጥለዋል። ባለፈው ሳምንት በሽብር ጥቃት የተገደለው ብንያሁ ደሙ እንዲሁ ፈሶ አይቀርም፣ በቀላችን ገና ነው አልጀመርንም የሚል ጽሑፍ መጻፋቸውን ፍልስጤማውያን ተናግረዋል። ባሳለፍነው ሌሊት ሐሙስ ለአርብ አጥቢያ የእስራኤል መከላከያ ሰራዊት 700 ቶን በሚሆን ፈንጅ ቡፎር ተብሎ በሚጠራው ተራራ አካባቢ የሂዝባላን መሰረታዊ አውታር ማውደሙ በተደጋጋሚ በዛሬው ዕለት ሲዘገብ የዋለ ጉዳይ ሆኗል። ይህ ከአገልግሎት ውጭ እንዲሆን በመከላከያ ሰራዊቱ የተደመሰሰው የሂዝባላ ዋሻ ርቀቱ ከእስራኤል ድንበር 6 ኪሎ ሜትር ብቻ እንደነበረም ተገልጿል። ይህ ዋሻ ለሰሜን እስራኤል ነዋሪዎች በተለይ ለመቱላና ለኢጽባ ሀጋሊል እንዲሁም ለመከላከያ ሰራዊቱ ደህንነት በእጅጉ ያሰጋ እንደነበር ተጠቅሷል። ጠቅላይ ሚኒስትር ቢንያሚን ነታንያሁ እና የመከላከያ ሚኒስትር እስራኤል ካጽ ዋሻው እንዲደመሰስ በአሁኑ ሰዓት የተወሰነው ሂዝባላ የተደረሰውን የተኩስ አቁም ስምምነት በመጣሱ የተነሳ ነው ሲሉ፣ ሂዝባላ ይህን ዋሻ በመጠቀም ወደ እስራኤል የተለያዩ ክልሎች ድሮኖችን፣ ሚሳይሎችንና ጸረ ታንኮችን ይተኩስ ነበር ተብሏል። የመከላከያ ሰራዊቱ ሂዝባላ እነዚህን ዋሻዎች በመጠቀም ለሚያደርጋቸው እንቅስቃሴዎች ትዕዛዝና መመሪያዎችን የሚሰጡ ሰዎችን ያስቀምጥበት ነበር ተብሏል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኙ የሂዝባላ ዋሻዎችን እያፈላለገ በማግኘት ማውደሙን እንደሚቀጥልም ተነግሯል። ጋዛ ሰርጽን ለመምራት በፕሬዝዳንት ዶናልድ ትራምፕ የተቋቋመው የሰላም ምክር ቤት የወደፊት የጋዛ ሰርጽ እጣ ፈንታን ምን እንደሚመስል የሚጠቁም 15 ገጽ ያለው የስምምነት ሰነድ ይፋ አድርጓል። በዚህ ስምምነት መሰረት ማህበራዊና ደህንነታዊ ጉዳዮችን በኃላፊነት የሚያስተዳድረውና የሚመራው በሰላም ምክር ቤቱ ድጋፍና ሁለንተናዊ ፍላጎት የሚቋቋም ፍልስጤማዊ ድርጅት ነው። በዚህ ስምምነት መሰረት ሁሉም ነገር በጋዛ ሰርጽ እንደሚጠበቀው የሚሄድ ተሆነ ታሁን በኋላ አንድ የህዝብ መሪ አንድ አይነት ህግ አንድ አይነት መሳሪያ ሊኖር እንደሚችል ተጠቅሷል። ሐማስና የተለያዩ ኃይሎች የሚቋቋመው አስተዳደር በሚያደርገው እንቅስቃሴና እርምጃ ጣልቃ አይገቡም። ጋዛ ተሐማስጅና ተጽኖ ወጥታ ሰላሙላ ሰላም እንድታደር ለማድረግ የሚፈርሰው የሐማስ ወታደራዊ ይዞት የሚፈርሱ የሐማስ ወታደራዊ ይዞታዎች የእስራኤል መከላከያ ሰራዊት ቀስ በቀስ ተጋዛ መውጣት በእስራኤልና በጋዛ ሰርጽ መካከል የሚቆም ኃይል ማስቀመጥ የህዝብ ደህንነትና ሰላም የሚያስከብር የፖሊስ ኃይል ማሰልጠን በተደረሰው ስምምነት መሰረት ደረጃ በደረጃ የሚተገበሩ ጉዳዮች መሆናቸውን ተዘርዝረዋል። በዓለም አቀፍ ደረጃ ቁጥጥር የሚያደርግ በስምምነቱ የተዘረዘሩ ጉዳዮች ሁሉ መፈጸማቸውን እየተከታተለ ሪፖርት የሚያደርግ አካልም ይኖራል ተብሏል። ከሰሜን አፍሪካ ወደ ስፔን በብዛት የሚገቡ ስደተኞችን የተመለከቱት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒያ ፍቃድ የሌላቸውን ስደተኞች መቀበልና ወደ ሀገር ሲገቡ ቁጥጥር ያልተደረገላቸው ስደተኞች መያዝ ለሀገር ደህንነት ከፍተኛ ስጋት ነው ሲሉ ጽፈዋል። ጠቅላይ ሚኒስትሯ ጣሊያን ስደተኞችን እንደፈለጉ የሚገቡባትና የሚወጡባት ሀገር እንዳትሆን መንግስታዊና መንግስታዊ ያልሆኑ መንገዶችን እንጠቀማለን ብለዋል። ፍቃድ የሌላቸው ስደተኞች ወደ ሀገራችን እንዳይገቡ በምናደርገው ጥረት ማንም አካል 1 ሚሊሜትር ፈቀቅ ሊያደርገን አይችልም ብለዋል። በትራንስፖርት ድንበሯን ጥሩ አድርጋ ወዳልዘጋችው ስፔን የሰሜን አፍሪካ ስደተኞች በእግራቸው ሲገቡ መታየታቸው በሚዲያ ይፋ የሆነ ሲሆን ጣሊያን ድንበሯን ትጠብቃለች ብለዋል ጠቅላይ ሚኒስትር ጆርጂያ ሜሎኒያ። ይህ በእንዲህ እንዳለ ወደ ስፔን ለመግባት ተሞከሩ በርካታ ስደተኞች መካከል ወደ 18 የሚሆኑ ስደተኞች ሐይቁ ውስጥ ጠልመው ህይወታቸውን አጥተዋል። ባሳለፍነው 2 ቀናት ውስጥ ብቻ 49000 የሚጠጉ ስደተኞች የስፔን ድንበርን ጥሰው ወደ ስፔን መቀላቀላቸው ተዘግቧል። በኢራንና በአሜሪካ መካከል የሚታየው ውጥረት ተጠናክሮ እንደቀጠለ ሲሆን ኢራን ሰው አልባ በሚበር ዘመናዊ የጦር መሳሪያ በኩዌት የሚገኝ የአሜሪካን ኃይል መምታቷን ተናግራለች። ባሳለፍነው ሌሊት ሐሙስ ለአርብ አጥቢያ አሜሪካ በኢራን ላይ ጥቃት አድርሻለሁ ባትልም ኢራን በኩዌት የሚገኝ የአሜሪካን ወታደራዊ ካምፕ ያጠቃችው በአሜሪካ ጥቃት ዜጎቿ መገደሏን ተከትሎ መሆኑን ገልጻለች ተብሏል። ኢራን በኩዌት በሚገኘው ኃይሎች በአሜሪካ ኃይሎች ላይ ያደረሰችውን ጥቃት ተከትሎ አሜሪካ በኩዌት የሚገኘውን ኃይሏን ለማስወጣት ያሰበች መሆኑ ተዘግቧል። ኩዌት ባሳለፍናቸው 20 አመታት ለአሜሪካ መከላከያ ሰራዊት ብዙ ነገሮችን አመቻችታ በአካባቢው የአሜሪካ ኃይል እስር እንዲወጋ የማድረጓ ቢታወቅም የአሜሪካ የደህንነት መስሪያ ቤት ከኢራን እየደረሰ ታለው ጥቃት የተነሳ ኩዌትን ለመልቀቅ እያሰበ መሆኑ እየተነገረው ሏል። ኩዌት ኢራን ያደረሰችው ባለው ጥቃት የተነሳ የአሜሪካ መከላከያ ሰራዊት አካባቢውን የሚለቅ ተሆነ ብላለች። ኢራን ጥቃት ማድረሷን ተቀጥላለች አካባቢው የሰላም እጥረት ያጋጥመዋል ብላ እንደምትሰጋም መረጃዎች ያሳዩባታል ተብሏል። የኩዌትን ስጋት በተመለከተ ተዚህ በፊት በኩዌት የአሜሪካ አምባሳደር የነበሩት ዳግላስ ሲልማን በአሁኑ ሰዓት የአሜሪካ መከላከያ ሰራዊትና ወታደራዊ ተቋም በኩዌት መታየቱ ለኩዌትና ህዝቦቿ እዳ እንጂ ደጀን አለመሆኑን ተናግረዋል። አንዳንዶቹ ዋናው ጥያቄ የአሜሪካና የኢራን ግጭት አሁን በሚታይበት ሁኔታ ብልጭልም እያለ እስከ መቼው ይቀጥላል የሚል ነው ተብሏል። የብሪታንያ የዜና ምንጮች ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቢናሚን ናታንያሁ ኢራንን ከልለው ለመዝጋት በማሰብ ተወያይተዋል ሲሉ ይፋ አድርገዋል። አሜሪካና እስራኤል ኢራንን የኢኮኖሚ ውጥረት ውስጥ አስገብቶ ለማሸነፍና የሚፈልገውን እንደሚፈልጉት እንድትቀበል ለማድረግ ኢራንን ከህዋ ውጭ ያለውን ድረቅ መሬት ለመያዝ ሐሳብ አንስተው እየተወያዩና ሐሳቡን እያብላሉት መሆኑን ሚዲያዎች ጽፈውባቸዋል። አሜሪካና እስራኤል እያሰቡታለው ኢራንን ቀለበት ውስጥ ተማስገቢያ መንገዶች አንዱ የኢራን ጎረቤት ሀገሮች ድንበራቸውን እንዲዘጉባት ተጽኖ መፍጠር ነው። ከተቻለም ወደ ኢራን የሚገቡ የንግድ ቃዎችና ከኢራን ወደ ሌላ ሀገራት የሚወጡ ቃዎች እንዳይወጡ የኢራን ድረቅ መሬት ድንበር ዘግቶ ኢራንን መተንፈሻ ማሳጣት መሆኑን ከወዲሁ ለማወቅ ተችሏል ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከዘወትር ተሳታፊያችን ከመምህር ዮሴፍ ረዳይ ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ ሻባት ሻሎም፣ እንደምናመሸ።
1: ገብርኤል ሻባት ሻሎም፣ ለአንተም ለአድማጮችም መልካም ምሽት።
0: ሁሉ ሰላም። ሙቀቱ እንዴት ነው? በሰሞን ኢየሩሳሌምን ሙቃለች ይባላል እና እንዴት ነው?
1: አዎ፣ ለሰማይም ብርት ቅርብ ናት እና ሙቃለች።
0: ኢየሩሳሌም የሰማይ ጎረቤት ናት ማለት መልካም። እንደው ዛሬ በስፋት እየተወራ ያለው መምህር ዮሴፍ ባሳለፍነው ሌሊት 700 ቶን የሚሆን ፈንጅ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በመጠቀም የሂዝባላ ዋሻዎችን አፍርሷል ተብሏል። እነዚህ ዋሻዎች ሂዝባላ ምን ይጠቀምባቸው ነበር? በዚህ ሁኔታስ እንደው ይሄን ያክል ጠንካራ ከሆነ ሂዝባላ መሳሪያ ይፈታ ላይፈታም የሚባለው ጥያቄስ ወደዚህ ትወስድናል የሚሉት ውይይት ላይ ውለዋል እና እስኪ በዚህ እንጀምር።
1: አዎ ትክክል ነህ። እስከ 700 ቶን የሚገመት ፈንጅ በዚህ ቦፎር በተባለው ተራራ ዙሪያ የተደረገ ፍንዳታ ነው። ይሄንም ደግሞ ያደረገው የእስራኤል ወታደር ነው። እንደሚታወቀው ለደንበራችን ቅርብ ነው፣ በዜና ላይ እንደጠቀስከው። እንግዲህ ያ ባይሆን ኑሮ ያ እስራኤል ገብታ ይህን ቦታ ባትይዘው ኑሮ እስካሁን በዚህ የተንሰራፋ ዋሻ ውስጥ ሰሜኑን ክፍል በጣም ያስቸግሩት ነበር። እንግዲህ ይሄ መፍረሱ የሚያመለክተው በሂዝቦላ በኩል የነበረውን ይዞታና የነበረውን ጠንካራ ኃይል እያወደመ ያው ወደ እንትኑ ወደ ትጥቅ መፍታቱ ቦታ መሄድ ማለት ነው። ልክ በአዛ እንደሚደረገው በዛም በኩል ሊደረግ ይችላል። አሁን ጥያቄው ኢራን እስካለች ድረስ እነዚህ ፕሮክሲዎች ተልእኮ አስፈጻሚዎቿ ከመንሰራራት ወደኋላ አይሉም። ግን የኢራኑ አንድ ነገር ከሆነ ይሄም አንድ ነገር ይሆናል።
0: ኢራን አሁን ባለንበት ሁኔታ የአሜሪካን እንደውም እየጠራች ነው፣ እኔ ግጠመኝ አሜሪካን እያለች ነው። እና በዚህ ሁኔታ ኢራን አቅም አለኝ ብላ እያሳየች ባለችበት ሁኔታ እንዲያው በስምምነቱ መሰረት መሳሪያውን ቁጭ አድርጎ አስረክቦ በስምምነቱን ይፈጽማል ሂዝባላ ብለን ማመን እንችላለን? መምህር ዮሴፍ፣
1: ኢራን እስካለች ድረስ አንችልም። ምክንያቱም ሁሉም ነገር ከኢራን ነው እና ያው መሳሪያውም ገንዘቡም ሀሳቡም ከዛ ስለሚመጣ ኢራን እስካለች ድረስ ይሄ ሂዝቦላ ምናልባት በዚህ በአረቡ ዓለም በተለይም በእስላሟ ዓለም የማታለል ሁኔታ አለ፣ እሽ ብሎ እንደገና ቃሉን የማጠፍ ሁኔታ አለ። እንደዚህ ነገሮች ይፈጠራሉ እንጂ ኢራን እስካለች ድረስ ሊፈታ አይችልም።
0: የእስራኤል መከላከያ ሰራዊት በሰሜን ሱሪያ ወይም ደግሞ በሊባኖስ እና እስራኤልን በሚያገናኛቸው አካባቢ ሱሪያ ውስጥ ይገኛል ይባላል እና ሊባኖስ ውስጥ ያለው የእስራኤል መከላከያ ሰራዊት ይገባኛል ከማን ጋር እንደሚጣላ ተማን ጋር ነው። በሱሪያ በኩል ምንድን ነው የሚያደርገው የእስራኤል መከላከያ ሰራዊት? መምህር ዮሴፍ፣
1: በሱሪያ በኩል ቀደም ይሄ አዲሱ መንግስት ከመመስረቱ በፊት የተለያዩ ቡድኖች ነበሩ እና ይህን እነዚህ የተለያዩ ቡድኖች የተዋቀሩት ደግሞ ዞሮ ዞሮ ያው በኢራን የነበረ እና አሁን ይሄ አዲሱ መንግስት ከተዋቀረ በኋላ ይሄን የእስራኤልን ድንበር ወደ ሱሪያ ውስጥ አስፍቶ እነዚህ ተዋጊ ቡድኖች ወደ ድንበር እየመጡ እንዳይረብሹ የተደረገ ነው። ለእስራኤል ድንበሩን አልፋ የመቆየቱ ወይም ደግሞ ግዛቱን ጽኑ የማድረጉ ፍላጎት አይደለም። እዚህ ላይ ከሊባኖስ ተነስተው ወደ ሱሪያ ሰርገው ገብተው እኛን የመዋጋት ሁኔታ ሊመጣ ይችላል። ከኢራን መጥተው ማለት ከኢራቅ መጥተው በሱሪያ ድንበር ላይ እኛን የመዋጋት ሁኔታ ሊፈጠር ይችላል በተባለ ሁኔታ የነበረ ነገር ነው እና አሁንም ይሄ ነገር ፕሮክሲዎች እስካልተበተኑ ድረስ እስራኤል በዚያ ቀጠና ትቆያለች። ከተበተኑና ሰላም የሚፈጠር ከሆነ ደግሞ ያው እስራኤል ወደ ድንበሯ ትመለሳለች። ይሄ ነው ያለው ሁኔታ።
0: አሁን ኢራን እስራኤልን በዚህ አካባቢ የሚኖር አትፈልግም። የእስራኤል ህልውና ወደታች እንዲወርድ የምትፈልግ ለዚህ ነው በዚህ ፕሮክሲ የምንላቸውን አቋቁማ ያለ። እንዲያው ኤርዶዋን የሚባል አምባገነን ሁልጊዜ ከእስራኤል ጋር እስራኤል ከእሱ የምትፈልገው ነገር የለም። ምንድን ነው ከእስራኤል እሱ የሚፈልገው? ሁልጊዜ በእስራኤል ላይ ያለው አቋም ከኢራኖች ባልተናነሰ ነው። በድምጽ በተለይ ያው በተግባር ተኩሶ የሆነ ነገር ባይልም በደንብ እየተዘጋጀ እንደሆነ ይነገራልና ከእስራኤል ምንድነው ስም ይፈልጉ? ምን እስራኤል ምን አረገች ነው የሚለው በመረ ዮሴፍ?
1: ክንድ የበረታ ክንድ ድሮ ተማን የሚባሉ ነበር። እነዚህ ድሮ ተማን የሚባሉ የነበሩት እዚህ ሀገር ሁሉ ይገዙ እንደነበር ታውቃለህ። አሁን በአሁን ባለው ተጨባጭ ሁኔታ ግን ኢራን ይሄን አካባቢ ይሄን ቀጠና ለመግዛት እየሞከረች ያለችበትን ሁኔታ ሁላችን እናውቃለን። ኢራን በምትንኮታኮት ሰዓት ኤርዶዋን ደግሞ ገብቶ ቀጠናውን መቆጣጠርና እስራኤልን ከምንም አለመቁጠር ነው ስራው። እንግዲህ ይሄ የአካባቢው የሰፈሩ አምባገነነት ወይም ደግሞ የሰፈሩ መሪ የአካባቢው የቀጠናው መሪ ሆኖ ለመገኘት ያለ የሌለውን ይላል። እንግዲህ አንድ ደግሞ መርሳት የሌለብን እንትኖች ማነው ስሙ
0: ኩርዶች
1: ሳይሆን ይሄ ኤርዶዋን ሀገር
0: ቱርኮች
1: ቱርኮች የእስልምና ነው። የእስልምና እንደመሆኑ መጠን ደግሞ እስላሞች አንድም ጊዜ አይቀመጡም። ሀሚናይ የተሸኘው ሀሚናይ እስራኤልን የማጥፋት አላማ ነበረው። ይሄ ደግሞ እች እስራኤል ከመካከለኛው ምስራቅ አንዲት ተገኝታ ዲሞክራሲያዊት እየተባለች የምትገኝና ለአረቡና ለእስላሙ ዓለም የማትመች ናት። አሁን እሱ ደግሞ እንግዲህ ኃይሉን ለማፈርጠብና በዚህ ቀጠና እኔ ገዥ ነኝ እኔ ያለሁ ለማለት ያው የአምባገነንነት ሁኔታ ነው የሚያንጸባርቀው። እስራኤል ምንም አላደረገችውም፣ ምንም አልሰራችውም። ሰላም ነበር እኮ እስከ ኦክቶበር 7 በፊት።
0: ልክ ነው።
1: ብዙ ሰው ወደዛ ይጓዝ ነበር በሽርሽር።
0: እንደውም ለሱ ኢኮኖሚ ጥሩ እንደነበር እስራኤላውያን የንግድም ፍራፍሬም ሳይቀረዛ ይመጣ እንደነበር ይነገር ነበር። ለሱ ኢኮኖሚ እንደው እስራኤል ጥሩ ነበረች ይባላል።
1: አዎ በጣም ጥሩ ነበረች። በዚህ በሽርሽሩ ዘርፍ በንግዱ ዘርፍ ብዙ ግን እንዴት ነው ይሄ በማያገባው እየገባ ብዙ ስለሚናገር በቅሎ ዘለለች ማሰሪያውን በራሷ ሰረች እንደሚባለው ነው። እና አሁን ኢኮኖሚው በጣም አሽቆልቁሎ ችግር ውስጥ እንዳለ ይታወቃል። ግን አፉን በሚከፍት ጊዜ በተለያየ ሚዲያ ይሰማለታል። ምን ይደረግ።
0: መልካም። ሌላው አሁን በዚህ ሁለት ቀንና እንደው ዛሬም በከፍተኛ ሁኔታ ሲነገር የዋለው ጋዛ ሰርጥን ለመምራት ወይ ጋዛ ሰርጥ ተመልሳ እንድትቋቋም ለማድረግ በፕሬዚዳንት ዶናልድ ትራምፕ የተቋቋመው ይሄ የሰላም ምክር ቤቱ ሐማስንና የተለያዩ በጋዛ ሰርጥ የሚገኙ ታጣቂዎችን በማነጋገር መሳሪያ ለመፍታት ትጥቅ ለመፍታት ተስማምተዋል ብሏል። በሌላ በኩል የሐማስ ሰዎች ወጡና ምን አሉ መምሬ ዮሴፍ? እኛ ትጥቅ ምንፈታው እስራኤል መከላከያ ሰራዊቷን ስታስወጣ ነው። እስራኤል ደግሞ ምን አለች ነው በዚህ ሁኔታ ስምምነቱን እንቀበል አይመስለኝም። እና ይሄ ነገር ወደ በምን ነው ሊጠናቀቅ የሚችል? እስራኤል ከወጣች በኋላ ሐማስ መሳሪያ ይፈታል ትጥቅ ይፈታል ተብሎ ወይስ በስምምነቱ መሰረት እንደሚባለው ሐማስ ትጥቅ ፈቶ ሌሎች ትጥቅ ፈቶ የፍልስጤማውያን መንግስት ተቋቁሞ ምንድን ነው አሁን እዚህ ጋር የሆነ ነገር ለመቋጨት እየታየ ያለውና ለመታሰር እያስቸገረ ያለው ምንድን ነው?
1: አሁን እንግዲህ ነገሮች በሚደራረቡ ሰዓት ያልታሰቡ ነገሮች ይፋ ይሆናሉ። ያ ማለት ደግሞ ቀደም ሲል እንደምታውቀው አሜሪካና ኢራንም ተፈራርመው ነበር አሁን የተላቸው። ይህም ደግሞ ሆኖ እስካላየነው ድረስ ማመኑ ይከብዳል። በእርግጥ የሰላሙ ምክር ቤት ከአሸባሪው ሐማስ ጋር ስምምነት ለማድረግ እየሞከረ ያለበትና በዚህ ውጥረት ጊዜ ያው ሁኔታው ይፋ ሆነ እንጂ ገና ብዙ አስቸጋሪ ነጥቦች አሉት። በተለይ በእስራኤል በኩል እየተባለ ያለው አሸባሪው ሐማስ ትጥቁን ካልፈታ የአዛን ምድር ለጊዜው አስተዳዳሪው ለዚህ ለሰላሙ ምክር ቤት በትክክለኛ አሳልፎ ካልሰጠ፣ ዋናው ነጥብ ደግሞ ፒሩዝ አዛ የሚባል ነገር አለ። ፒሩዝ አዛ ማለት አዛን ከተለያዩ ታጣቂዎች ከተለያዩ አሸባሪዎች ከትጥቅ ነጻ ማድረግ ማለት ነው። ይሄ ካልሆነ ሊሆን አይችልም።
0: ግን ይሄን ነገር አሁን መምረሰፍ ይሄን ነገር ጥሩ ነው ያልከው፣ ግን እነ አሸማጋይ የሚባሉት እነ ግብጽ እና አሁን ቱርክና እነ ኳታር ሐማስ መሳሪያ አልባ ከልብ እንዲሆን ከልባቸው ይፈልጋሉ።
1: አክብረው ጠርጥረው የሚባል ነገር አለ። በስምምነቱ በኩል እስራኤል ስምምነቱን አክብራ መሄድ ትችላለች። ግን መጠራጠሯን አታቆመም። ቀደም ሲል እንደነገርኩ በተለይ በሐማስን በተመለከተ እውነት ይገኛል ብሎ መገመት አይቻልም። አዎ፣ ይሄ ከሆነ ደግሞ ሐማስ እያለ ያለው ምንድን ነው? አንደኛ እንደጠቀስከው በዚህ ነገር ላይ እስራኤል ከአዛ ምድር ትውጣ፣ የመሳሪያ ትጥቃችን በመጋዘን ይሰብሰብ የሚል እንጂ ትጥቃችን ፈተን አስተላልፈን እንሰጣለን የሚል አይደለም። ለዚህ ነው ክፍተቶች፣ የተለያዩ ነጥቦች ያሉት። አሁን ግን እንዴት ነው ዝናቡ ሊዘንብ ሲል በጣም ይዳምናል። በዳመነ ሰዓት ደግሞ ዳመናው መሀል አንዳንድ ጊዜ ሰማዩ የሚታይበት ነገር አለው፣ መሀሉ ላይ ተከፍቶ ማለት ነው። አሁን ያለው ሁኔታ ልክ እንደዛ ነው። ይሄ ደመናው ያው የኢራኑ የአሜሪካው ጉዳይ ሲሆን፣ እቺ ክፍተት ቦታ ደግሞ አሁን የፈጠሯት አዲሷ ክፍተት የብርሃን ቦታ በጋዛ የሰላም ስምምነት። አውሮፓውያኖች አስቀድመው ይባርካሉ፣ ኮለከቦድ ምናምን እንኳን ማበጃችሁ ይሄን እኛ እንደግፋለን ይላሉ። ግን ዞሮ ዞሮ ገብርኤል ሲሆን አየነ ነው ሲሆን ከየነ በጣም የተራራቁ ነጥቦች አሉ፣ የማያገናኙ ነጥቦች አሉ። ግን ሐማስ እሺ ሁሉም ይቀር ትጥቃችን እንፈታለን የሰላሙ ጉዳይ እንደፈለገ ያድርገው ብሎ የሚሰጡ ከሆነና ከዓለም የተውጣጡ ሰላም አስከባሪዎች ወደ አዛ ጠንካራ የሆነ የሚገባ ከሆነ አዎ። ነገር ግን በሱሪያ በሊባኖስ በተለያዩ የእስራኤል ድንበሮች እንዳየነው ዩኒፊል የሰላም አስከባሪ የተባበሩ መንግስታት ወታደሮች እንደሚያደርጉት መልፈስፈስ ከሆነ ያው ዞሮ ዞሮ ትክክል አይሆንም።
0: ይህ መምህር ዮሴፍ፣ አሁን ይሄ የሰላም ምክር ቤቱ በጋዛ ሰርጥ ሰዎችን አቋቁሞ የጋዛ ሰርጥ ፍልስጤማውያንን እንዲመሩ የተለያዩ ተቋማትን እንዲገነቡ ለማድረግ ሰዎችን ሲያቋቁም መሪዎችን ሲያቋቁም ምን ጋዛ ሰርጥ ተወልዶ አድጎ ወይ ኑሮ በሐማስ ያልተዋጀ የሐማስ ኢዲዮሎጊያ ያልሰማና ንጹህ እንደው ለፍልስጤማውያን የሚያግዝ ሰው አለ የሚሰራ ሰው አለ ከሐማስ ተለይቶ ብለው አምነው ነው ወይስ ምንም ማድረግ አይቻልም ባለን ሰው ያለን ነገር እንገንባ? እውነት ከሐማስ ነጻ የሆነ ሰው ሊኖር ይችላል ወይ በጋዛ ሰርጥ?
1: አለ ለማለት ያስቸግራል። ያም ሆነ ግን ዞሮ ዞሮ የከፍተኛው ስራ የሚሰራው የምክር ቤቱ የሰላሙ ምክር ቤት ነው። የሰላም ምክር ቤት ጽኑ ከሆነ በእርግጥ ሊስተዳደሩ የሚችሉት ያው በፍልስጤማውያን ነው። እነዚህ ፍልስጤማውያን ደግሞ ከዛ ውስጥ ማን ያልተበከለ አለ የሚለው ነው ጥያቄ። ያው ሁሉም የተበከለ ነው፣ ችግር አለ። ምናልባት ከዚህ ከራማላ ሊወስዱ ይችላሉ፣ ከሌላ ውጭ ያሉ ሊያመጡ ይችላሉ። እነዚህን ሲቀበሏቸዋል ወይ እነዛ ከእነዛዎች ሰላም ያለው ሰው አለ፣ በሰላሙን የሚፈልግ ሰው አለ የሚለው ነገር ገና ብዙ አወዛጋቢ ነጥቦች አሉ እና በሐማስ የተመረዘው የአዛ ህዝብ ለረዥም ጊዜ ገና እንትን የሚያስፈልገው ነው ማለት ስር ነቀል ለውጥ ያስፈልገዋል። ያ ካልሆነ ግን አስቸጋሪ ነው።
0: አሁን እንደ ወደ ኢራንና አሜሪካ ወደ ሁቲም ከመሄዳችን በፊት በሀገራችን እንደምታውቀው አስቸጋሪ ሆኖ ያለው አሁን በተለይ በዚህ ባሳለፍነው ወርና አሁን በዚህ ሳምንት በይሁዳና ሰማሪያ ቀበሌ የሚኖሩ ፍልስጤማውያንና እስራኤላውያን በተለይ እስራኤላውያን ወደ ፍልስጤማውያን ሰፈር ሰርገው ገቡ ይባላል፣ ለሽርሽር ገቡ ይባላል። በዚህ የተነሳ ባለፈው ሳምንት እንዳየው እስራኤላውያን ተገለዋል። ዛሬም ሰው ህይወቱ አለፈ አልተባለም እንጂ ግጭት ነበረ። ይሄ ነገርም ይቀጥላል ይባላል። እዚህ አካባቢ ያለው ነገር እንደው ለእስራኤል በጣም አስቸጋሪ ሆኗል እና እስራኤል ምን ማድረግ ነው የነበረባት ወይስ እንዴት ነው ከዚህ መላቀቅ ልትችል የምትችለው? መምህር ዮሴፍ፣
1: የመካከለኛው ምስራቅ ግጭት አለማዊ ግጭት ነው። ይህ አለማዊ ግጭት ደግሞ ከሀገር ደንበር አልፎ ግጭቱ በሚፈጠር ሰዓት ሀገርም ውስጥ ግጭት አለ። ይሄ ግጭት ደግሞ እንደጠቀስከው በይሁዳና ሰማሪያ የሚኖሩ ነዋሪዎች ግዛታቸውን ማስፋፋት ይፈልጋሉ። እዛ ያሉት ደግሞ ፍልስጤማውያን ላለመስጠት ይፈልጋሉ። እዚህ ላይ ግጭቱ ይፈጠራል። ሽርሽርም ገቡ፣ ለምንም ገቡ፣ መሳሪያ ይዘው ገቡ፣ ምንም ይሁን ምንም ማንኛውም ፍልስጤም ማንኛውም አረብ በሰፈራችን ለምሳሌ የምናየው ከሆነ ዝም ብለን አይተ ነው ዟዙሮ አይቶ ነው የሚሄደው፣ ወይም ስራ ካለው ስራውን ፈጽሞ ነው የሚሄደው። እዛ ያለው ግን እንደዚህ አይደለም። እነዚህ ገና መጡ ተብሎ ለሽርሽር ይሁን ለጠብ ይሆን የመጡት አስቀድመው ተነቆሏቸው ያው የተፈጠረው ተፈጠረ በይሁዶች በኩል ተገደሉ አሁን ደግሞ አረቦች እነሱ በእነሱ የሚያደርጉት ለቃማ ወይም ደግሞ ደምን በደም የመመለስ ሁኔታ በሰፈርተኞች በይሁዲ ሰፋሪዎችና በአረቦች መካከል እየተፈጠረ የመጣ ጉዳይ ነው ይሄ ደግሞ ሊቆም አይችልም መንግስት ማድረግ ያለበት እንዴት ነው ወታደሩ ምሽማራ ግብል የተለያዩ የመከላከያና ጸጥታ አስከባሪ ኃይሎችን በዛ አካባቢ በዛ ቀጠና አሰማርቶ በተለይ ይሁዳውያንን ለመገደብ መሞከር ያለዛ ግን ይሄ ተከታተለው ሰዓት መብረጃ ሊኖር አይችልም
0: መልካም ሌላው እንደው መምረሰፍ ፖለቲከኞች ሆኑ ሚዲያው ይሁን ጠቅላይ ሚኒስትር ቢናሚን ናታንያሁና ዶናልድ ትራምፕ ተጋጩ ብሎ ማየት የሚፈልጉ አካላት ያሉ ይመስለኛል ለምን ነው እንደዛ ማለት ጠቅላይ ሚኒስትር ቢናሚን ናታንያሁ ከዶናልድ ትራምፕ ጋር ተግባብተው አሜሪካን አስተማርተው ጦርነት ሲጀመር በኢራን ጠቅላይ ሚኒስትር ቢናሚን ናታንያሁ ገፋፍቷቸው አሜሪካን ያሉ ፖለቲከኞችና ሚዲያዎች ሳይቀሩ እንደዚህ ይል ነበር አሁን ጠቅላይ ሚኒስትር ቢናሚን ናታንያሁ ወደ አሜሪካ ሰሞኑን አቅንተው በነበረ ጊዜ ገፋፍተው ጦርነት ሊያስገባቸው ነው ምናምን የሚል ነገር ነበር በእርግጥ ዶናልድ ትራምፕ በየጊዜው የወጡ መግለጫ ሰጥቷል ዛሬ ግን የብሪታንያ ቴሌግራም ሚዲያ ያለው ምንድን ነው ጠቅላይ ሚኒስትር ቢናሚን ናታንያሁና ፕሬዚዳንት ዶናልድ ትራምፕ የኢራንን ይሄን ደረቁን ውሃውን ሳይሆን ደረቁን መሬት የብሰም የምንለውን በመከለል ወደ ኢራን አንድ ነገር እንዳይገባ ከኢራን አንድ ነገር እንዳይወጣ በማድረግ በኢኮኖሚ ለማሽመድመድ እየተወያዩ ነው የሚል ነገር አለና የነዚህ ሰዎች መግባባት ይሄ ይፋ የሆነው ነገር ትክክል ከሆነ የነዚህ መሪዎች መግባባት በጣም የተለየ ነው ምክንያቱም ሰዎች የሚፈልጉት ሌላ እነሱ ግን በደንብ ነው የሚናበቡ ማለት እንችላለንና አንድ ሰዎች ለምን ነው እንደሚፈልጉት ሁለት እውነት እስራኤልና አሜሪካ የኢራንን ይሄንን የብሱንን ዘግተው እንዳ ገቢና ወጭ እንዳይኖር በማድረግ በኢኮኖሚ የመቅጣት አቅም ይኖራቸዋል ወይ?
1: አዎ እንግዲህ ሲጀመር በመጀመሪያ ደረጃ ለስምንተኛ ጊዜ ጠቅላይ ሚኒስትር ቢናሚን ናታንያሁ ወደ አሜሪካ ከዶናልድ ትራምፕ ጋር ለውይይት መሄዱ ይፋ ነው። አሁን ጋዜጠኞች ይዘው የሚያነፍሱት ደግሞ በጋዜጣዊ መግለጫና እንዲሁ ባሎ ባልታ የሚነገሩ ነገሮች ሌላ ጠቅላይ ሚኒስትር ናታንያሁና ፕሬዚዳንት ዶናልድ ትራምፕ በአራት አይን ማለት ፊት ለፊት የሚያደርጉት ውይይት ሌላ።
0: ትክክል።
1: አሁን ከዚህ ይዘው የጠቅላይ ሚኒስትር ናታንያሁ ተቃዋሚዎች ምንድን ነው የሚሉት? በግድ ራሱን ገፍቶ ሄዶ አላነጋገረውም በጀርባ በር ገባ የተለያየ ነገር ይላል። ነገር ግን ተመልከት ነገር ግን አሁንም በእውነት ባይናቸው ያልቀሱን የሰዎች ትክክል አይደለም ለአንድ ሀገር መሪ መከታ መሆን ነበረባቸው ለአንድ ሀገር መሪ ድጋፍ መሆን ነበረባቸው የውስጡ ልዩነት እንዳለ ሆኖ ማለት ነው አሁን ግን ምታየው ከዚህ አልፎ ሌላም ሲራ ይሰራል ይሁንና ዴይሊ ቴሌግራፍ የተባለው የእንግሊዝ ጋዜጣ እንደዘገበው ትራምፕና ናታንያሁ ኢራንን በከበባ ለማገድ ተወያይተዋል ተብሏል።
0: አዎ በትክክል ይዘው ነው።
1: አዎ አሜሪካና እስራኤል በኢራን ምድር ወይም ግዛት ከበባ ለማድረግ ተወያይተው ይህም ከበባ ከተወያዩባቸው አማራጮች አንዱ እንደሆነና ሌሎችም አማራጮች እንዳሉ የተነገረበት ሁኔታ ነው ያለ። ይህም ሊሆን ከሆነ በተለይ ተራራ ውስጥ ስንት ሜትር ጠልቀው መሰው ያስገቡትን ዩራኒየም እሱን ለማስለቀቅና በእውነት ደግሞ አንዱ ሌላው ትልቁ ነጥብ አሁን የአሜሪካም ሆነ የእስራኤል አውሮፕላኖች ወደ ኢራን ድብደባ ቢሄዱ ኢላማዎች ሁሉ አልቀዋል ከመብራት ኃይልና ከውሃ መስመሮች በስተቀር የሚባል ነገር አለ። እንግዲህ ከሆነ ደግሞ ኢራንን የበለጠ እጅ እንድትሰጥ ለማንበርከክ ምን አለባት በተወሰነ መልኩ የአሜሪካ ወታደሮች በተለያየ ኩርዲዎች በተለያየ ቦታ ደግሞ በኩዌት በኩል በሳውዲ አረቢያ በኩል የሚያደርጉት የግር ወታደራዊ እርምጃ ካለ በዚሁን ሁኔታ የተወያዩበት ካለና ነገሮች የሚሰምሩ ከሆነ ለዚህ ነው የተነገረው። ባየር ብቻ ደብድቦ አንድ ነገር ማሳመን አንድ ነገር እጅ እንዲሰጥ ማድረግ አይቻልም። ያየር ደብድበው ምናልባት ጊዜያዊ ማቆሰል እንጂ የዘላለም
0: አዎ ሁሉም ኃይል ውስንነት አለው በሆነ ነገር ላይ
1: በትክክል የግር ኃይል የሚገባ ከሆነ ግን ከህዝቡም ድጋፍ ያገኛል እንደገና ይዞታዎችንም እያሳፋ ይሄዳል። ለዚህ ሆነ እንግዲህ የተወያዩት ያመኔ ይሄ የከበባ ሁኔታ መውጫ መግቢያ የማሳጣቱ ሁኔታ እጅ እንዲሰጡ ለማድረግ የታቀደ እቅድ ይሆናል።
0: ሌላው በኩዌት የሚገኝን የአሜሪካን መከላከያ ሰራዊት ወይም የመከላከያ ሰራዊት ተቋም ባሳለፍነው ሌሊት ኢራን መምታቷን ተናግራለች። ምን አሉ አሜሪካውያን? ከሚዲያዎች እንደምንረዳው ኩዌትን መልቀቅ አለብን የሚል አዝማሚያ አሰምተዋል። በሌላ በኩል ትናንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ያላቸውን አቋም ወደ ጦርነት በሰፋ ለማድረግ አቅደው ነበር። ዛሬ ያሉት ነገር የለም፣ ግን አሜሪካ ዛሬ ጥቃት እንዳደረሰች አልተነገረም። አሜሪካ ምናልባት ከኢራን በሚደርስባት ጥቃት ኩዌትን እንደነዚህን የሚፍራጽ አፓርሲ ወይም ደግሞ የመካከለኛው ባህረ ሰላጤ ሀገራትን እየለቀቀች ምትሄድ ከሆነ መሸነፍ ነው? ስትራቴጂ ነው? ምንድን ነው ሊሆን የሚችለው?
1: ይኸውልህ ውጥረቱ ከምናስበው በላይ እየተፋፋነ ነው ያለው። አሁን ከአንድ ሰዓት በፊት ፕሬዚዳንት ዶናልድ ትራምፕ ለማነው ስሙ ለፎክስ ኒውስ እንደበሰጡት የመግለጫ መሰረት ከኢራን ጋር ያለው ውጥረት በጥሩ ሁኔታ እየሄደ ነው፣ ማድረግ ያለብን ማሸነፍ ነው፣ በስተመጨረሻም የሆነ ነገር ይሆናል፣ እኛም በከባዱ እየመታናቸው ነው፣ እያሸነፍናቸው ነው፣ በመጨረሻም አማራጭ አይኖራቸውም እጅ ይሰጣሉ ብለዋል። ይሄን ካሉ ከአንድ ሰዓት በፊት ማለት ነው። ይሄ የመሸነፍ ሁኔታ የሚለው አይደለም። ኢራን ማን ያልነካቸው አገር አለ? ሚሳይሉ እስከ መምዘግዘግ እስከተቻለ ድረስ በተለይ ይህች ኩዌት ሀገር ቅርብ ነች። እንደገና የአሜሪካ ከፍተኛ ለብዙ ዘመናት የቆየ የወታደራዊ ካምፕ አለ። ይህን በየጊዜው ትመታለች እና ይሄ ካምፕ ደግሞ ለኢራኖች ምቹ ሆኖ ከተገኘ እንግዲህ ራስን ለመከላከል መልቀቅ ያስፈልጋል። ሌላ ጣጣ የለውም፣ ግን መሸነፍ አይደለም። ተመዘርኮ በየጊዜው እየሄዱ በአውሮፕላን ሊደበድቡ ይችላሉ። አስፈላጊ ኢላማዎች ግን ብዙ ጊዜ አልቀውባቸዋል፣ የሉም። አሁን ያደርጉ የሚችሉት ብዝሃን ባለበት አካባቢ አንድ ባለስልጣን ለማግኘት ወይ ደግሞ አንድ ጄኔራል ለማግኘት ሲሉ ከአንድ መቶ መሀል እሱን ለይተው ለመምታት በማይቻልበት ቦታ ሁሉን ማውደም ይሄ ለሰለጠኑ ሀገሮች መፍትሄ አይደለም። እንደ ምሳሌ ብንወስድ በኦክቶበር 7 ወሐማስ ሲመጣ ጨፍጭፎ ገሎ ደፍሮ አቁስሎ ጠልፎ ነው የሄደው። አሜሪካ ይህን ማድረግ አትችልም፣ እስራኤል ይህን ማድረግ አትችልም። ትችላለች። ልዩነቱ ሰብአዊ ጦርነትና ሰብአዊ የወጣ ጦርነት የሚባለው ነው። እና ይሄ በኩዌት ያለው ሁኔታ አሜሪካ ምናልባት ወታደሮቿንና መሳሪያዎችን ለማትረፍ ስትል ያን መልቀቁ ተገቢ ነው። በየጊዜው የሚመታ ከሆነና መመከት የማይቻል ከሆነ ወይም ደግሞ ብዙ ጊዜ ውድመት የሚፈጠር ከሆነ ይሄ ብልህነት ነው ብዬ ነው የምወስደው።
0: መልካም። አሁን ኢራን አሜሪካን የጎተጎተች ወደ ጦርነት እንድትመጣ ወይ እንዴት ነው እንደሚባለው ከሆነ አሜሪካውያን ወይም ዶናልድ ትራምፕ አሁን በቅርቡ ምርጫ ስላላቸው በዛ ምርጫ ወደ ጦርነት ገብተው ምርጫው መቅረብ አይፈልጉም፣ ድጋፍ ያጣሉ ስለሚባል ነው። ያን ኢራኖች ስለሚረዱ ነው? አሜሪካ አንዳንዶች ሚዲያ እንደሚሉት መሳሪያ ተተኳሽ ለጊዜው የላትም ስለሚሉ ነው? አሜሪካውያን አሁን ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ ይህን ያክል በኢራን እየቆሰሉ ማለት እንችላለን፣ ትዕግስት ኖሯቸው ዝም ያሉ አልፎ አልፎ እየደበደቡ ካልገባን በግር አማራጭ የለም፣ በግር ለመግባት ደግሞ መታሰብ አለበት ስለሚሉ ነው? ወይስ ምንድን ነው አሁን የቀራቸው አማራጭ?
1: የቀራቸው አማራጭ አሁን እንደተዘገበው በተለይ በዴይሊ ቴሌግራፍ ይፋ ሆኖ እንደወጣው ሌሎችም አማራጮች ኮማንዶችን በማን እንደሆነ አየር ወለዶችን ማዘጋጀትና ቦታውን ገብቶ በቁጥጥር ስር ማድረግ ካልተቻለ ማንኛውም የአየር ድብደባ ጥሩ ፎቶ ይታይበታል እንጂ ኢራኖችን እጅ ሊያሰጥ አይችልም። የነሱ ደግሞ አንዱ ትልቁ መመኪያቸው ይሄ ነው። አሜሪካኖች ወይም ማንኛውም ጠላት ወደ ኢራን ምድር የሚገባ ከሆነ ይታይ እንተያያታለን እያሉ የሚዘቱበትና ይሄን እየገፋፉ አሜሪካንና ሌሎችንም በእግር ጦር እንዲገቡ ለማበረታታት የሚደረግ ጦርነት ነው። የስነ አእምሯዊ ጦርነት ነው። ይህ ጦርነት ደግሞ እንደጠቀስነው ቀደም ሲል በእግር መግባት ካለ በሰሜን በደቡብ በምዕራብ ባራቱ አቅጣጫዎች የምትወጠር ከሆነ እቺ ሀገር መጨረሻ እጅ ትሰጣለች ማለት ነው። ይሄን ለማድረግ ደግሞ ጥኑ የሆነ ውሳኔ ማድረግ ያስፈልጋል። ምክንያቱም በእግር ገብቶ በሚዋጉ ሰዓት የወታደር መሞት ሊኖር ይችላል። ብዙ ማየት የማንፈልጋቸው ነገሮች ሊታዩ ይችላሉ እና ለዚህ ነው ዶናልድ ትራምፕ እንዲሁ ያለ ብዙ መስዋዕትነት ለማሸነፍ እየሞከሩ ያለበት እንጂ ስለ ምርጫው ወይ ደግሞ ቀደም ሲል ስላሰብነው ስለ ሞንዲያሉ በዓለም ዙሪያ የሚደረግ ጨዋታን በጦርነት ማስገባት ጥሩ አይደለም። ይሄ ሞንዲያል ካለፈ በኋላ ግን አሁን ሌላ ጨዋታ ነው። መራጩ የሚመርጠውን ይምረጥ ምናልባት፣ ነገር ግን አመች ሁኔታ መፈጠር አለበት። አየህ፣ ለዚህ ጦርነት ለእግር ጦርነት ለከበባ የመሬት ውጊያ ቀላል አይደለም። ይህን ለማድረግ
0: ለዛውም በማይታወቅ ሰፈር በሌላ ለየሰው አገር ገብቶ ማለት ነው።
1: በትክክል ማን ከጎን አለ ማን የለም፣ ምን አይነት መስዋዕትነት ልንከፍል እንችላለን፣ ብዙ የሚያወጡት የሚያወርዱት ነገር ሊኖር ስለሚችል ነገሮች በቶሎ በሩጫ የሚሄዱ አይደሉም። ለዚያ ይሆናል እንግዲህ ቀስ እያሉ እየሄዱ ያሉት።
0: መልካም መምህር ዮሴፍ፣ ለሰጠህን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ሻባት ሻሎም። እንደው እንደ ማጠቃለያ የምትለው ካለ?
1: እንደ ማጠቃለያ እንግዲህ እንደነገርኩ እየተፋፋ ምን ያለው ነገሩ፣ ሰላሙን ይስጠን። ምናልባት እስካሁን አልፈውን ኑሮ እንደሆን አሁንም ይለፉን እኛም በተለይ። ነገር ግን በአሜሪካ ጥያቄ መግባት ካለ መግባት አይቀርምና በስተመጨረሻው ሊሆን የሚችል ነገር አብረን ማየት ነው።
0: አብረን እናያለን። እጅግ አድርገን እናመሰግናለን መምህር ዮሴፍ።
1: አመሰግናለሁ።
0: የተከበራችሁ አድማጮቻችን፣ ወደ ዘወትር ተሳታፊያችን ራምቦ ብራንደርስ እናልፋለን። ከተባ ዲስካ ሁዝ ራምቦ ሸሎም።
2: ከን ሸሎም ገብርኤል። ሸባት ሸሎም ልካ ለማዝኒም።
0: ሸባት ሸሎም። ራይቲ ፒርሱም ከዳሸልካ ከአርባ ኤሌፍ ይላዲም ንሄርጉ ונפצעו האום המריצים ודיווח ומאיראן וכמה מדינות אמרנו?
2: כן, אתה מדבר פה לנתונים שמגיעים מיוניצף וסוכנות האום לילדים. באמת אולי חלק מהמאזינים מכירים את הסוכנות הזאת מהחוצות של ברצלונה וכו'. מדובר באמת בסוכנות היהודית של האום לענייני רווחת הילד וכו'. שם בדיוק כמו שאמרת, אומרים שאלפי ילדים נהרגו במסגרת הלחימה, מלחמה, שפה התייחסות בעיקר לעניין האיראני בין
0: זה היתר. לא רק באיראן, אבל נכון.
2: אבל לא רק באיראן, מדבר פה על הסכסוך הרחב יותר במזרח התיכון. בין היתר אנחנו אולי זוכרים, יש מי שזוכר ומי שלא, שהאירוע ביום הראשון של המלחמה מול איראן, מלחמה הנוכחית, עם בית ספר בדרום איראן בעיירה שקוראים לה מינדאב, שהותקף לפחות לטענת האיראנים על ידי ארצות הברית, ולפחות בערך 100 או כ-200 תלמידים, תלמידות נהרגו באותה תקיפה. אז כן, יש פה ניסיון לפחות של ארגונים ההומניטריים לתת אולי פנים או שם, או לפחות להטריע שיש פה פגיעה בסופו של דבר באוכלוסייה הרכה ביותר, אוכלוסייה שתמימה לחלוטין, שאיננה מעורבת ואיננה יודעת אחרת.
0: אני אתרגם. יתקברת שואת מנצ'וצ'אצ'ן, רמבו ברנדס, אני אתייקות מנדנאו, יתבברת מנגסטת דרג'ית, בתלי יעץ ענתן מהגורתן נממות, יתקטטלו כפל מעלתנו, יתבברת מנגסטת דרג'ית, מני אמיל נגרנו יפה ידרגו, ודערת תשי ימיונו, לג'וצ' תגדלו על, እና ቆስለዋል በተለያዩ አካባቢዎች እየተደረጉ ባሉት ጦርነቶች ማለት ነው። እንግዲህ በኢራን ውስጥ በተደረጉ ጦርነቶች ወደ 2500 ከነዚህ 4000 ምናምን ህጻናት ውስጥ ወይ ልጆች ውስጥ 2500 የሚሆኑት በኢራን እንደሆኑ ነው የገለጸ ያለው መረጃው። ራምቦ ብራንድስ ምንድን ያለኝ እስራኤልና ኢራን አሁን በቅርቡ ባደረጉት ጦርነት ላይ አሜሪካ በተቀላቀለችበት አሜሪካ ባንድ ትምህርት ቤት ላይ ያደረሰችው የአሜሪካ መከላከያ ሰራዊት ወይም አየር ኃይል ባንድ ትምህርት ቤት ላይ አደረሰ በተባለው ጥቃት ወደ 200 የሚጠጉ ተማሪዎች እንደተገደሉ ይነገራል። እነሄን ተደምሮ ነው እንግዲህ በተለያዩ አካባቢዎች በሚደረጉ ጦርነቶች በተለይ በመካከለኛው ምስራቅ ወደ 4000 የሚሆኑ ህጻናት ተገድለዋል ቆስለዋል የሚለውን መረጃ ይፋ ያደረገው ይለናል ራምቦ። አዮም ምዱባር በኩል ክሊቲክ ሾርት ፍሻር ላጊድ ሀጊራ ሚ ሞሮኮ ኦ ሚ ፎን አፍሪካ ለስፔን ወስፋራድ ላማ ምዱባር አዮም ካሃ ማሉ አያፍፓም ሀጊራ ከዞ
2: אז בואו שנייה נסביר, אנחנו מדברים פה על גירה לספרד, אנחנו מדברים פה על מובלעת ספרדית בצפון אפריקה, שלמעשה גובלת במרוקו, מדובר במובלעת שקוראים לה סאוטה, סאוטה, שמאז אתמול בבוקר כ-50,000 מהגרים פשוט פרצו את הגדרות, פרצו את הגבול, נכנסו פנימה, מדובר, צריך לציין, בעיירה בת כ-80,000 איש בלבד, נציין כי למעלה מ-35 איש, כרגע הנתון העדכני זה 37 איש שנהרגו, נספו במהלך הניסיון לחצות, למעשה טבעו למוות, כי הם שחו, שחו כדי להגיע, וכרגע...
0: כמה? 37 אנשים, וואו.
2: כן, 37 אנשים שנספו, וכרגע מערכים כי רובם, 37,000 איש כבר חזרו חזרה למרוקו, לציין כי הדבר הזה מעורר את...
0: מי יקביר אותם? הספרדים?
2: הספרדים, כן, הם הראו להם את הדרך לחזרה, בואו תחזרו למרוקו. צריך לציין שהרי יש את המושג הזה של אמנת שנגן, שמאפשרת חופש תנועה בתוך גבולות האיחוד האירופי, וגם מעבר לו. העניין הוא שאותו אזור איננו חלק מהאמנה הזאת, אז החשש שאולי ברגע שהם נכנסים טכנית לספרד, הם יוכלו להמשיך עלה לאירופה, זה לא התקיים, אף אחד לא זלג פנימה לאירופה עצמה, זה היה רק במובלעת הספרדית הזאת, אבל הדבר הזה כבר מעורר דאגה גדולה מאוד ברחבי אירופה. אנחנו ראינו ממש עדכון של הדקות האחרונות את איטליה במהלך די חריג, מכריזה על השיית הסכם שנגן בינה לבין ספרד. המשמעות היא שכל מי שירצה להגיע מספרד לאיטליה יהיה חייב לעבור ביקורות דרכונים. נציין, אין גבול יבשתי בין המדינות, אבל כן, אם אתה רוצה לטוס ממדריד או ברצלונה לרומא או מילאנו, אתה כן תצטרך לעבור ביקורות דרכונים כדי לוודא שאתה באמת מי שאתה, ובאמת למנוע את הזליגה הזאת. ובאמת